0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: የተከበራችሁ አድማጮች ጤና ይስጥልን እንደምን አደራችሁ። ለሊቱ እንዴት አለፈ? በሰላም ቀኑ ደግሞ ስኬታማ ጥሩ ቀን ይሁንልን። አስቀድመን ዕለቱን ደብራያት ዘመን አቆጣጠር ሀዮም ዮም ረቢኢ ካፍ ኸይ በሲቫን ታፕሽን ፔባብ እንደ አውሮፓ ዘመን አቆጣጠር ጁን 10 ቀን 2026 ዓ ም እንደ ኢትዮጵያ ዘመን አቆጣጠር ደግሞ ዕለተ ሮብዕ ሰኔ 3 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ድሮር ሮትስቴን ሲሆን የስቱዲዮ ተረኛ አስተናጋጆች አይቸው ባየና ኢሻያው ደጉነን። ያለን ዝግጅት የሰዓቱን ዜናና ወቅታዊ ዘገባ ላይ ያተኮረ ነው የሚሆነው። ባልደረባችን አይቸው ባየ በእውነት ለበምሉይም ተጠባባቂ አገልግሎት ቆይታ በኋላ ዛሬ ጠዋት ላይ ወደ መደበኛ ስራው ደግሞ ከተፋለ። አይቸው ባዬ እንዴት ነህ?
3: አናስተልኝ ደግሞ
2: ሻለቃ አብረን አስተናው በማረግ እንግዲህ መቼም ለትንሽ ፈታ የመረጋጋት ስሜት ሆነና ተቀጣይ ምን እንደሚሆን ገና ባይታወቅም እንዴ እንግዲህ የዜናው እንዴት ነው
3: በኋላ እንነጋገርበታለን። እሺ
2: እሺ
3: አመሰግናለሁ። አርስተ ዜና የአሜሪካ ጦር በሆርሙዝ በሁለት ጊዜ ጥቃት አደረሰ። ኢራን በበኩሏ አሜሪካ ባደረሰችባት ጥቃት ምክንያት ፈጣን መልስ ለመመለስ እንዳቀደች ተገንግሯል። ፕሬዚዳንት ትራምፕ ስለ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ብቁነት ተጠይቀው መለሱ። መከላከያ ትናንት አንድ ሽብርተኛ የሽብር ፈጠራ ድርጊት ሊያደርስ ሲል በድንገት ታይቶ ተገደለ የሚሉት የጠዋቱ ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የአሜሪካ የጦር ኃይል በሆርሙዝ በሁለት አካባቢ ጥቃት ማድረሱን ተገለጸ። በትናንትናው ዕለት ኢራኖች የአሜሪካን ተዋጊ ሄሊኮፕተር መጥተው መጣላቸውን ምክንያት በማድረግ የአሜሪካ የጦር ኃይል ሁለት ጊዜ በረራ በኢራን ጦር መሳሪያ ላይ በተለይ የአየር ማስወንጨፊያ አየር መከላከያ ጸረ ሚሳኤል ቦታዎችን መጥቃት ማድረሱ ተገልጿል። የአሜሪካ የጦር ኃይሎች እንዳስተዋቀውም ለደረሰባቸው ጥቃት መልስ መስጠታቸው እንደሆነ ማስተዋቀዋል። በሆርሙዝ መተላለፊያ ባህር ወሽመጥ አንጽ አካባቢ የደረሰውን ጥቃት በማስመልከት የአሜሪካ የጦር ኃይል የኢራንን ጸረ ሚሳኤል መታ ማውደማን አስተውቃለች። ፕሬዚዳንት ትራምፕ እንዳሉትም የመልስ ምታችን ጠንካራ መሆን አለበት ሲሉ ማስተውቀዋል። ይህ በዚህ እንዳለ በነጩ ቤተ መንግስት የሚያገለግሉ አንድ ከፍተኛ ባለስልጣን እንዳሉትም ፕሬዚዳንት ትራምፕ ምንም ወደ ጦርነቱ ቢገባወጣ ቢሉም ሁሉም ጊዜ ግን ድርድር ምክንያት በድርድር በጠረጴዛ ዙሪያ ችግሩን ለመፍታት ከኢራን ጋር አሁንም በራቸው ክፍት ነው ሲሉ አስተውቋል። ኢራን በበኩሏም አሜሪካ ባደረሰችበት ድብደባ ምክንያት አጠፊታ መልሳለሁ ስትል ዝታለች። የኢራን የውጭ ጉዳይ ሚኒስትር አርካቺ እንዳሉትም አሜሪካ በውጊያ መሸነፏን ተገንዝባ የእኛን ጠንካራነት በዚህ በሌላ መንገድ ልትሞክረን እየጣረች ነው። መከላከያ ኃይላችን በኢራን በሚደርሰው ማንኛውንም ጥቃት መልስ ለመስጠት ዝግጁ ነው፣ ብቁ ነው ሲሉ ተናግረዋል። በሰላም ለመኖር ከፈለጋችሁ አካባቢያችን ለቃችሁ ውጡ ሲሉ ማስጠንቅቀዋል። በፋርስ ባህረ ሰላጤ ታሪካችን እንደሚታወሰው ወደ አካባቢያችን ፈልሶ የገባ ማንኛውም የጦር ኃይል አክሽፈን አዋርደን እንቸኘዋለን። የእናንተም የዚህ ዕጣ ፈንታ እንዳይደርሳችሁ ለቃችሁ በፍቃዳችሁ ወደ አገራችሁ ተመልሳችሁ ሂዱ በማለት የኢራን የውጭ ጉዳይ ሚኒስትር አስታውቀዋል። ፕሬዚዳንት ትራምፕ ስለ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ብቁነት ተጠይቀው በሰጡት መልስ ይህ ጥያቄ ክፍት ነው፣ እንደ ሁኔታውም እርሱ ራሱ ጠቅላይ ሚኒስትሩ ቢጠየቅ መልካም ነው ሲሉ ተናግረዋል። ነገር ግን ለቀጣይነት ማስተዳደር ይፈልጉ ባይፈልጉ ይሆንም እኔ የማውቀው ነገር የለኝም። አንድ ነገር ግን በትክክል ወይም በእርግጠኝነት ልነግራችሁ እችላለሁ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጣም ጎበዝ ጠንካራ መሪ ነው። እንደውም ባሁን በጦርነት ወቅት ሀገራችሁ ባለችበት ጦርነት ወቅት በማስተዳደር በኩል ጅግ በጣም ጎበዝ ነው ሲል ተናግሯል። እሱ ግን በጣም በጎበዝና በጥንካራ እንደቱም የተነሳ አሁንም ከኢራን ጋር የጀመርነው ጦርነት እናሸንፋለን፣ ጦርነቱን በዚህም ሆነ በሌላ መንገድ ባሸናፊነት እንወጣዋለን ሲሉ ስለ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተጠይቀው በተናገሩት በድረገጻቸው ላይ ጽፈዋል። መከላከያ ትናንት አንድ ሽብርተኛ በድንገት አግኝቶ መግደሉን አስታወቀ። በትናንትናው ዕለት አንድ ሽብርተኛ ወደ አንድ ሰፈር በሰሜኑ የሀገራችን ክፍል ማርጎሊዮት በተሰኘ መንደር ተደብቆ ግብቶ ጥቃት ሊያደርስ ሲል በድንገት ተገንቶ መገደሉ ተገልጿል። በቦታው የሚገኝ መከላከያ በቦታው የእሳት ቃጠሎ ደርሶ ያን ቃጠሎ ለማጥፋት በደረሰበት በተደረገለት ጥሪ ምክንያት የእሳት ቃጠሎን ለማጥፋት በሚጓዝበት ሰዓት ይህን ሽብርተኛ መከላከያን ሲያይ ወደ አንድ በቀድሞ መከላከያ ሰራዊታችን ሲጠቀምበት የነበረው ጥበቃ ቦታ ሩጦ ሂዶ በመደበቅ በቶክስ ከፍቶ ለማጥቃት ለማድረስ ሞክሮ ነበር። በዚህ ዙሪያ ግን ሩጦ ሲሄድ አንድ ፈጣን ወታደር አይቶት ተከታትሎ ይህን ሽብርተኛ እንደገደል አስታውቋል። በመከላከያ ሰራዊታችን በኩል ምንም አይነት ጉዳት አልደረሰም። ሽብርተኛው ነብረማ ቀለም የወታደር ልብስ የለበሰ እንደሆን ተገልጿል። ምናልባትም ይህ ሽብርተኛው ሂዝቡላ አባል ሊሆን እንደሚችል እንደማይችልም የሰሜኑ ክፍል እዝ በምርመራ ላይ ይገኛል ተብሏል። 12 ሃይማኖተኞች ትምህርት ቤቶች ተማሪዎቻቸው በብርጌድ በታንክኛ ብርጌድ ገብተው እንዳያገለግሉ ከለከሉ ተባለ። እነዚህ የ12 የሽባ ትምህርት ቤቶች ራባኒሞች እንዳስታወቁት ተማሪዎቻቸው ታንክኛ ብርጌድ ገብተው እንዲያገለግሉ እንደማይፈቅዱ ታውቀዋል። ምክንያቱም በዚህ ታንክ ውስጥ ሴትና ወንድ አብሮ የማገልገል ፍቃድ ስላለ በዚህ ዙሪያ በሃይማኖቱ ዘንድ ይሄ ተቀባይነት የለውም በማለት እነኚህ 12 ሃይማኖተኞች ልጆቻቸው ተማሪዎቻቸው በዚህ ቦታ ሄደው እንዳያገለግሉ ከልክሏል ተብሏል። መከላከያ በበኩሉም የዚህ አይነት መልእክት ራባኒሞች የወሰዱት እርምጃ ተገቢ አይደለም፣ ያውም በአሁኑ ሰዓት ሀገራችን በጦርነት ባለችበት ሰዓት የወታደር እጥረት ባጋጠማት ሰዓት ይህን አይነት መመሪያ ማውጣት ይሄ ኃላፊነት የጎደለው ነው ሲሉ ሂደቱን መንቀፋቸውን መከላከያ አስታውቋል። የጠቅላይ ሚኒስትር ቢሮ አፈ ጉባኤ ለመመደብ እየጣረ ነው ተባለ። መንግስት ወደ ምርጫ በሚሄድበት ለአራት ወር በቀረው ጊዜ ውስጥ እንዴት በአሁኑ ሰዓት አፈ ጉባኤ ያስፈልጋል በማለት ትችትም ደርሶበታል። ቃል አቀባያችን ግሊኮ ሄን እንዳደረሰችን ጠቅላይ ሚኒስትር ቢንያሚን ኔታንያሁ የእሳቸውን ቢሮ ሊመራ ወይም የሀገሪቱን ተጨባጭ ሁኔታ ለሌላው የዓለም ክፍል የሚያስረዳ አንድ ኃላፊ ይህም ቢሮ በኃላፊነት የሚመራ እየፈለጉ እንደሆን ጠቅሰዋል። ትናንት ምሽት በ11ኛው ቴሌቪዥን ጣቢያ ቃል አቀባያችን እንዳደረሰችንም ይህም ሆነ ይህ አንድ ግለሰብ ለዚህ ቦታ ያለ ውድድር ለስድስት ዓመት ገብቶ እንዲያገለግል ምርጫ ተደርጎ ቀርቧል ተብሏል። ኢራን በዛተችው ምክንያት የአሜሪካን የጦር ካምፕ ላይ ጥቃት አድርሻለሁ አለች። የቀደም ብሎ በአሜሪካ በኢራን የአየር መከላከያ ጸረ ሚሳኤል ላይ ባደረሰችው ጥቃት ምክንያት ኢራን አጸፋ ለመመለስ ዝታ ነበር። ኢራን በበኩሏም የመልስ ምት እንደምትሰጥ ከዛተች በኋላ ቀደም ሲል ወደ ስቱዲዮ ከመግባታችን በፊት በተለይ ባህሬን በሚገኝ ፋርስ ባህረ ሰላጤ የምትገኝ ከተማ አሜሪካን የጦር ካምፕ ላይ በአጥፍቶ ጠፊ ሰው አልባ አውሮፕላን መተው እንደደበደቡት አስታውቋል። አሜሪካም አሁንም በዚህ ዙሪያ ያለችው ነገር የለም። ኢራን ጨምረው ሲዙትም አሜሪካ አሁንም ማጥቃት ፍላጎት ካላት እኛም አጠፊታውን ባባስተን እንጨምራለን፣ ጥቃት እናደርጋለን ሲሉ አስታውቀዋል። በሊባኖስ በአንዲት ጋዜጠኛ ላይ የ15 ዓመት እስራት ተበየነባት። ማሪያ ማክሉፍ የተሰኘች ሊባኖሳዊት ጋዜጠኛ ባለፉት 5 አመታት ከአንድ የእስራኤል አንደኛው ቴሌቪዥን ጣቢያ 11ኛው ቴሌቪዥን ጣቢያ ጋር ባደረገችው ቃለ ምልልስ ምክንያት በለለችበት የ15 አመት እስራት ተበይኖባታል። በቃለ መጠይቁም በወቅቱ የህዝቡላ መሪ የነበሩት ሐሰን ነስራላ መገደል አለባቸው፣ ለሊባኖስ ህዝብ ምንም የጠቀሙት ነገር የለም፣ ጦርነት ነው ያመጡብን ብላ በመናገሯ ምክንያት ከሀገር ተሰዳ ካልታወቀ ጋር እንደምትኖር ተገልጿል። ከዚህ 5 አመት በኋላ ግን በለለችበት የ15 አመት ጽኑ እስራት ትናንት ተበይኖባታል። በመጨረሻም የአየር ጸባይ ሁኔታ የሙቀቱ መጠን እንዳለ ይሆናል። ወቅቱን እንደተጠበቀ ምንም ለውጥ የለም። የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 29 ዲግሪ ሴንቲግሬድ፣ ትላቪና አካባቢዋ 28 ሃይፋና አካባቢዋ 27 ጽፋትና አካባቢዋ 29 ብርሸባና አካባቢዋ 32 ኢላት እስከ ኩለቀን ድረስ 40 ዲግሪ ሴንቲግሬድ ይደርሳል ይላሉ የዘርፉ ባለሙያዎች። ሻያው የጧቱ ዜና እስካሁን ነበር።
2: እቾባዬ ለዜናው እናመሰግናለን። አሁን ወደ ቀጣዩ ዝግጅት ለማለፍ ሙዚቃ

የተከበራቸው አድማጮች፣ ከዚህ በመቀጠል የዛሬ ጋዜጦች ለአንባቢያን ያቀረቧቸውን አበይት ርዕሰ ጉዳዮች እንቃኛለን። ሁሉም ጋዜጦች ማለት ያስችላል። እስራኤል ሀዮም፣ ማሪቭ፣ የዲዮት አሃሮኖት እንዲሁም ሀሬጽ ጋዜጦች በአብዛኛው የተመለከቱት በአሜሪካና በኢራን መካከል ያለ የተኩስ ልውውጥ በተመለከተ ሲሆን እንደሚሉት ጋዜጦች የአሜሪካ ጦር ትናንት ምሽት በሆርሞዝ ባህር ወሽመጥ ላይ በሚገኙ ኢላማዎች ላይ በሁለት ዙር ጥቃት ተባለ። ወደ አሁኑ ቢያንስ በአሁኑ ሰዓትም አሜሪካ ጦር በኢራን ላይ የማጥቃት እርምጃ እየወሰደ እንደሆነ ነው መረጃዎች የሚመለከቱት። እግረ መንገዳችን ይህ እርምጃ የተወሰደውም ትናንት ለተከሰከሰው ሄሊኮፕተር የአሜሪካ አፓቺ የተሰኘ የጦር ሄሊኮፕተር ምላሽ ለመስጠት እንደሆነ ተገለጸ። እነዚሁ የጦር አፓቺ ሄሊኮፕተር በኢራን ያለ ሰው በሚበር ድሮን ጥቃት ነበረ ወድቆ የተከሰከሰው። ፓይለቶቹ በደህና በፓራሾት ወርደው ሕይወታቸውን አድነዋል። ይህን በተመለከተም የአሜሪካ ማዕከላዊ እዝ ባወጣው መግለጫም ጥቃት ኢራን ላደረገችው ተገቢ ያልሆነ ትንኮሳ የተመጣጠነ ምላሽ ነው ብሏል። በሆርሙዝ ባህር ወሽመጥ አካባቢ የሚገኙ የኢራን የራዳርና የአየር መከላከያ ስርዓቶች ከተመቱት ኢላማዎች መካከል ይገኙበታል ተብሏል። በፕሬዚዳንት ትራምፕ በሰጡት ጋዜጣዊ መግለጫ ለሄሊኮፕተሩ መውደቅ የሚሰጠው ምላሽ በጣም ጠንካራ መሆን እንዳለበትና እርምጃ መወሰዱ አስፈላጊ መሆኑን አጽንኦት ሰጥተዋል። ይሁን እንጂ ፖለቲኮ የተሰኘ ጋዜጣ ድረ ገጽ በኢንተርኔት ድረ ገጹ ላይ እንደዘገበው አንድ ከፍተኛ የዋይት ሃውስ ባለስልጣን ንግግርን ጠቅሶ እንደዘገበው ፕሬዚዳንት ትራምፕ አሁንም ከኢራን ጋር የሰላም ስምምነት ላይ መድረስ ይቻላል ብለው ያምናሉ። ባለስልጣኑ በአሁኑ ወቅት የስምምነቱ ሁኔታ የሚቀይር ምንም ነገር የለም ብለዋል። በተያያዘ ዘገባ የኢራን እስላማዊ አብዮታዊ ዘብ የአሜሪካን ጥቃት ለመበቀል በባህሪን የሚገኘውን የአሜሪካ አምስተኛ የባህር ኃይል ጦር ሰፈር በድሮኖች ማጥቃቱን አስታውቋል። አክሎም የአሜሪካ ትንኮሳም ከቀጠለ ተጨማሪ የኢራን ምላሾች እንደሚከተሉ አስጠንቅቋል። የኢራን ጦር ጠቅላይ መምሪያ በበኩሉ በአካባቢው የሚገኙ በርካታ የአሜሪካ ወታደራዊ ካምፖች መመታታቸውን ገልጿል። ከዚህ ጥቃት በፊት ኢራን ሄሊኮፕተሩን ተመትቶ ወድቋል በሚል ሰበብ ለተሰነዘረው የአሜሪካ ጥቃት ጠንካራ ምላሽ እንደምትሰጥ አስፈራርታ ነበረ። የኢራን የውጭ ጉዳይ ሚኒስትር አርካቺ በኤክስ ማህበራዊ ገጹ ላይ ባሰፈረው መልእክት አሜሪካ በጦር ሜዳ ሽንፈት ቢገጥማትም አሁንም የቴህራን ቁርጠኝነትን ለመፈተን መርጣለች። የእኛ ኃይል የጦር ኃይሎች ማንኛውንም ጥቃት ወይም ዛቻ ያለምላሽ አይተውም። ደህንነታቸው እንዲጠበቅም ከፈለጋችሁም አካባቢያችን ለቃችሁ ውጡ ይላሉ ኢራኖች። የፋርስ ባረሰላጤ ታሪክ የውጭ ወራሪዎችን መራራ እጣ ፋንታም የሚያሳይ በርካታ ምዕራፎች አሉት ነው ያሉት። ሌሎች ጋዜጦችም የተመለከቱት ወቅታዊ ርዕሰ ጉዳዮች ደግሞ የገንዘብ ሚኒስተር ስሞትሪች በጻሌል እንዲሁም በይሁዳና ሰማሪያ ቀበሌዎች በሚንቀሳቀሱ ሰፋሪዎችና
ድርጅቶች ላይ ፈረንሳይ፣ ብሪታንያና ሌሎች በርካታ አገራት የጣሉትን ማዕቀብ እስራኤል የጥበቃ ውድቅ ይቅርታ፣ ይህን ሁኔታ እስራኤል ውድቅ አድርጋለች። ከኢየሩሳሌም የእስራኤሉ የውጭ ጉዳይ ሚኒስትር ባወጣው መግለጫ እርምጃው በፍልስጤማውያን ላይ የሚፈጸም ጥቃት ለመዋጋት በሚል ሽፋን የፖለቲካ አቋም በግድ ለመጫን የተደረገ ሙከራ ነው ብለዋል። በተጨማሪም ኢየሩሳሌም ይህን አይነቱ ጸረ እስራኤል ፖሊሲ፣ ጸረ ሰሜናዊነት፣ የይሁዲ ጥላቻ የሚያባብስ ብቻ መሆኑን አስጠንቅቋል። የአውስትራሊያ፣ የካናዳ፣ የፈረንሳይ፣ የብሪታንያና የኖርዌይ የውጭ ጉዳይ ሚኒስትሮች በጋራ ባወጡት መግለጫ በትናንትናው ዕለት አመፀኛ ሰፋሪዎችን ሙሉ በሙሉ በሚባል ደረጃ ያለመከሰስ መብትም እንደሚያገኙና አንዳንድ ጊዜም በእስራኤል የደህንነት ኃይሎችን ጥበቃ እንደሚያደርጉላቸው ገልጸዋል። አምስቱ ሀገራት የማስጠንቀቂያ የሰጡ ሲሆን የእስራኤል መንግስት በአመፅ ድርጊቶችን ተሳታፊ መሆኑንና አመፅን በሚንቀሳቀሱ ላይ በአስቸኳይ እርምጃ ካልወሰደ ተጨማሪ እርምጃዎችን ሊወስዱ እንደሚችሉ የአውሮፓ ሀገራት አስጠንቀዋል። የእስራኤል መከላከያ ሰራዊት ጸሐል አንድ የታጠቀ አሸባሪ ከሊባኖስ አዋሳይ ድንበር ጥሶ ወደ እስራኤል ግዛት ውስጥ ከገባ በኋላ በትናንትና ዕለት የእስራኤል ተዋጊ ወታደሮችን አስወግደውታል። በወታደራዊ ኃይላችን ላይ ጉዳት አልደረሰም። ሰራዊቱ ይህን ታጣቂ ሽብር ፈጣሪ እንዴት ድንበር ጥሶ ወደ እስራኤል ግዛት ስለመግባቱ እየመረመረ ነው። ይህ ሽብር ፈጣሪ

የገደለው የታጠቀው ታጣቂ በአካባቢው ወደሚገኙ ሰፈሮች ላይ ሰርጎ ለመግባት አስቦ እንደነበረ ይገመታል። በጋዜጦች አምድ ዘገባቸውን በጋዜጦች በመቀጠል የመንግስት ተቆጣጣሪው ቢሮ ዋና ኃላፊ የሆኑት ማታንያሁ አንገልማን በእስራኤል ስላለው የእስረኞች ማቆያ ቀውስና አስከፊ ሪፖርት ይፋ አድርገዋል። ዘገባቸውን በሺዎች የሚቆጠሩ የእስር ቤቶች እጥረት ምክንያት የመረጃ ድርጅት ሻባክ ተጠርጣሪዎችን ለመያዝና ለመመርመር አቅም የለውም ይላሉ። የእስራኤል መከላከያ ሰራዊት እና የእስር ቤት አገልግሎትን ለጦርነት ሁኔታና የጠላትን ተዋጊዎችን ለረጅም ጊዜ ለማሰር አስቀድመው እንደሚያስፈልግ አልተዘጋጁለትም። በመከላከያ ኃይል በኩል አስቀድሞ ግምት አለመኖርና በሻባክ በኩል መሰረተ ልማቶች አለመዘጋታቸውን በአለፈው በጦርነት ላይ ይህን በተመለከተ በአዛ ቀበሌ በሚገኝ የፍልስጤማውያን ሆስፒታል ላይ ዋና ኃላፊውና ሌሎችም ወደ 18 የሚሆኑ ለእስራኤል ደህንነት አስጊ የሆኑ አሸባሪዎችን ቦታ የእስር ቤት ባለመገኘቱ ምክንያት ለጠቅላይ ሚኒስትሩ ሳይነግሩ ሁኔታውን የእስር ቤት አገልግሎት ለቋቸዋል ብለዋል። ሌላው ጋዜጦች ሁሉም ያተኮሩበት ርዕሰ ጉዳዮች ነው እየቃኘን ያለ ነው። የክነሴት መደበኛ ኮሚቴ ትናንት በሊኩድ የክነሴት አባል የሆነችው ታሊ ጉትሌብ ያለ አግባብ የሻባክ መረጃ ድርጅት አባል ማንነቱን አጋልጣለች በሚል ተከትሎ የወንጀል ክስ እንዳይመሰረትባት የህግ ከለላ ያለመከሰስ መብት ለመስጠት ውይይት አካሂዷል። ይሁንና የቴላቪቭ ወረዳ ፍርድ ቤት ምክትል ፕሬዝዳንት የነበሩት ጦረተኛዋ ዳኛ ኤድና ካፕላን ሀግለር በጉትሌቭ በክነሴት አባሏ በጉትሌቭ ድርጊቶች ላይ ጠንከር ያለ ትችት የሰነዘሩ ሲሆን የቃላት ጥቃት ወደ እውነተኛ አካላዊ ጥቃት ሊቀየር እንደሚችል አስጠንቅቀዋል። በሊኩድ ፓርቲ የክነሴት ምክር ቤት አባል የሆነችው ታሊ ጉትሌቭ በጠቅላይ አቃቢ ሕግ ጋሊ ባህራሚያራ ላይ ጠንከር ያለ ትችት ወቀሳ የሰነዘሩ ሲሆን እርሷና የመንግስት አማካሪዋ እሷና የእርሷ ሰዎች ልክ እንደ ወንጀለኛ ቡድን ማፊያ እየተንቀሳቀሱ ነው ሲሉ ወንጅሏቸዋል። በጡረታ ላይ ያሉት ዳኛ ኤድና ካፕላን በበኩላቸው ይህ የአይነቱ ንግግር በጣም ኃይለ ቃል ወደ እውነተኛ የአመፅ ድርጊት ወደ አካል ጥቃት ይቀየራል ሲሉም አስጠንቅቀዋል። እና እስራኤል ሀዩም ጋዜጣም ሲመለከተው በመጀመሪያ ገጹ ላይ የሃይማኖት አጥባቂ ሀሬዲም ወጣቶች ለውትድርና አገልግሎት ነጻ የሚያደርጋቸው ህግ እንዲጸድቅ በጥምር መንግስት ላይ እየሰሩ ናቸው ይላል። በጣም ለዘብ ያለ ህግ ለማውጣት ለመደንገግ ጥምሩ መንግስት እየተማከረ ስለመሆኑን እስራኤል ሀዮም ተመልክቷል። ይህንን በተመለከተም ለሁሉም በላይ ቅዱስ ኦሪት መጽሐፍ ከሁሉም በላይ የሆነ የተቀደሰ በዚህ ትምህርት መማር ትልቅ ከፍተኛ ስራ ስለመሆኑ የሀርዲም ማህበረሰብ መሪዎቻቸው ወጣቶችም በኦሪት መጽሐፍ በኦሪት ትምህርት ላይ ብቻ ያተኮረ

እንዲሆን እየታገሉ ነው። በዚህ ላይ እንግዲህ የለማረጋጋት ሲባል የጥምር መንግስት በዚህ ህግ ለስላሳ የሆነ ብዙዎችን ከውትድርና አገልግሎት ነፃ የሚያደርጋቸው ህግ ለመደንገግ እየሰሩ ናቸው ይላል። ይኸው ጋዜጣ ብቻ ሳይሆን ሌሎችም ጭምር። ሌላው የስፖርት የዓለም የእግር ኳስ የዓለም ዋንጫ ሊጀመር ነው። በነገ ሁለት የዛዝ ነው 2026 ዓመተ ምህረት የዓለም ዋንጫ ጨዋታ ሊጀምር ነው። ነገ ማምሻውን በልዩ የመክፈቻ ስነ ስርዓት ይከናወናል ተብሎ ይጠበቃል ነሉ። ከዚህ ደግሞ ሌላ ደግሞ በትምህርት ዓለምን የተመለከተ ዘገባ አለ። በእስራኤል ትምህርት ቤቶች በተለይ በድርሰት ፈተና ከሁለት መካከል አንዱ በፈተና ይወድቃል ነው ያለው። ይህም በዚህ ፈተና በድርሰት ላይ የሚወድቁ በአብዛኛዎቹ በደቡብ እስራኤል በምትገኘው እንደ ኦፋኪም ከተማ የሚኖሩ ተማሪዎች ናቸው በብዛት ናቸው ይላል። በሌሎችም ደግሞ በምንም በኦፋኪም ከተማ ነዋሪ ተማሪዎችም ብቻ ሳይሆን በኢየሩሳሌም ደግሞ በፈተና የሚወድቁ በርካታ ተማሪዎች እንዳሉ ይህ ጋዜጣ ተመልክቷል። ከዛው ወደ ሌሎችም ያው ቅድም እንደተገለጸው በዚህው በሐሬጽ ጋዜጣ የእስራኤል መከላከያ ሰራዊት እንደሚለው ከሆነ የነበረውን ያለውን የአስፈሪነት አቅሙ እየተሸረሸረ ነው። ለዚህ ላይ በተለያየ መንገድ ኢራን ተጽዕኖ እያሳደረች ነው። በመካከለኛ ምስራቅ ለሚገኙ ደጋፊ አሸባሪዎችም ከፍተኛ ድጋፍ እያደረገች ነው። ለዚህ የመከላከያ ሰራዊታችን ያለውን የበላይነት የኃይል እየወደቀ እየቀነሰ ነው ማለታቸውን ሐሬጽ ተመልክቷል። እንግዲህ ሌሎችም የማሪቭ ለታይ ጋዜጣ የስንመለከተው የአሜሪካ የትራምፕና የኢራኑን አብዮታዊ አያቶላ መሪ ፎቶግራፍ አስቀምጧል፣ ተካሯል። በዚህ በትላንት ማምሻውን በተከሰተው የኢራን የአሜሪካንን አፓቺ ተዋጊ ሄሊኮፕተር ምትታ ከስክሰዋለች። በዚህ ላይ ምላሹን ለመስጠት ትራምፕ ደግሞ አጻፋውን እንመልሳለን ብለው በእርግጥ ጋዜጠኛው የጋዜጣው ዘገት ብሎ ነው እንግዲህ ለአንባቢያ የቀረበው። በአሁኑ ሰዓት እንግዲህ ሌሊቱን የአጻፋ የበቀል እርምጃ አሜሪካ ጦር በኢራን ላይ እርምጃ ወስዷል ነው የተባለው። ማሪቭ ማን ነው? ሌሎችስ? ኢዲዮት አሮኖት ጋዜጣ ደግሞ ስንመለከተው በተላቪቭ ከተማ የመምህራን የአስተማሪዎች እጥረት አለ የሚል ዘገባ እናያለን። አስተማሪዎቹ በእነሱ የመኖሪያ ቤት እጥረትም አለ። ለዚህ ሲባል እጥረቱን ለማስወገድ ሲባል በዚች በተለያዩ ከተማ የሚመለከታቸው መንግስታዊ አካላት ለመምህራን ብዛት ያላቸው መምህራንን መቅጠር አስፈላጊ መሆኑና ለእነሱ መኖሪያ ቤት ማዘጋጀት አስፈላጊ ስለመሆኑ ኢዲዮት አሮኖት ጋዜጣ ተመልክቷል በተቀዳሚ ገጹ ላይ። እንግዲህ ከብዙ በጥቂቱ የጋዜጦቻም ዘገባ የእስከዚሁ ነው። ሙዚቃ

0: የተከበራችሁ አድማጮቻችን በመቀጠል ከቃል አቀባያችን በውጭ ዓለማት የሚከሰቱ ሁኔታዎችን የሚዘግበው ራም ብራንድስ ነው። ባለፉት ከትናንት ወዲያ ወደ አርሜኒያ ለመዘገብ ሂዶ ነበረና በዚች በአርሜኒያ የፓርላማ ብሔራዊ ምርጫ ተካሂዷል። እንዴት ነው? ሌሎችም ርዕሰ ጉዳዮች አሉን። በአየርላንድ ደግሞ አንድ ስደተኛ ሰው ለመግደል ሞከረ በሚል በጣም በአገሪቱ ሁከት ረብሻ ተከስቷል የሚለው ነው። ከሻቤኑ ራም ብራንድስ ቦኬር ቶ
1: ቦኬሮ ሻላም ራብ ለኸም ולמאזינים
0: בסדר כאמור, איך היה בביקור שבארמניה?
1: היה מרתק, מדינה מאוד מעניינת. נזכיר שמדובר במדינה הראשונה שאימצה את הנצרות כדת המדינה, מדינה עם היסטוריה עשירה. אני מאוד נהניתי, אני רק אציין שהייתי שם לרגל אירוויזיון המוזיקאים הצעירים, תחרות של ה-EBU. ישראל לצערנו לא משתתפת. אגב, מי שניצח היה צעיר, נער, ילד מפולין שניגן באקורדיון, אז זה היה מאוד משעשע ונחמד. מאוד נהניתי.
0: בצ'ובאיה, בינגדיה תייקות בלדרבאצ'ן, קהל הקבאצ'ן, רם ברנדס, קטרן תודי ארמן, עוד ארמניה, ידעו גובינגי תאטרגו, למזגב נהדעו נה, גולנדית נפרה מרצ'ה בהיראוי, פרלמה מרצ'ה תקהירו על המילו, תייקה, ויסתאו מלאש, בטעם בארמניה, בטעם מתגר מהגרנת נה, በታሪኳ ለመጀመሪያ ጊዜ የመጀመሪያ የክርስትና ሃይማኖት የተቀበለች ሀገር ነች አሉ። አሁን ደግሞ ከዚህ በተጨማሪ ደግሞ ወጣት ከፖላንድ ተወላጅ ሆነ የኮርዲዮን የሙዚቃ ተጫዋች እንደሆነና በጣም ጥሩ ሆነ የሙዚቃ ያለበት ሀገር እንደሆነ ነው ያለው።
1: אז נכון, ביום ראשון התקיימו שם הבחירות, אז נשארתי לעוד יום יומיים כדי להיות שם. האווירה אגב הייתה אווירה די טובה, נינוחה בירוון. אנשים שדיברתי איתם מקצתם באופן טבעי אולי לא כל כך הביאו עניין בתהליך הפוליטי, אבל התוצאות בשורה התחתונה אין. אז ניצחון מובהק לקו הפרו-אירופי והתרחקות רשמית מהמסלול של רוסיה. מפלגת החוזה האזרחי של ראש הממשלה המכהן ניקול פשיניאן זכתה ברוב של כ-50% מהקולות. זה ייתן לה כ-64 מושבים בפרלמנט, מה שמאפשר לו להמשיך ולהוביל את המדינה לקדנציה השלישית ולקדם הסכמי שלום שנויים במחלוקת מול אזרבייג'אן ונרמול היחסים מול טורקיה. נציין כי מדובר פה בהמשך הפיבוט, כאמור, התרחקות מרוסיה, רוסיה שעד היום יש לה כוחות, באמת כוחות בסיס צבאי בארמניה. זה קצת תולדה של אכזבה מרוסיה שלא עמדה לצידה של ארמניה, שלא עמדה לצד המיעוט הארמני שהיה בנגורנו קרבח. אנחנו זוכרים את המלחמה שהייתה שם לפני 3 שנים, תחושה שרוסיה שהייתה שם שומרת השלום הפקירה את הארמנים, והארמנים בינתיים בתגובה מתקרבים לאירופה על חשבון מוסקבה.
0: אוקיי, נגריך ያለው ምርጫ ብሔራዊ የፓርላማ ምርጫ በአርሜኒያ ሁለት ተካሂዷል። ውጤቱ ምንድነው ለሚለው ዘጋቢያችን እንደሚለው ከሆነ የሚገመተው ገና የድምጽ ቆጠራ እየተካሄደ ነው። ግን ያለው ሁኔታ እስካሁን ሶስተኛ ዙር ለሶስተኛ ጊዜ ሀገሪቱን በመምራት ላይ ያሉ ፕሬዝዳንት ይመረጣሉ ተብሎ ይገመታል ብሏል። በአርሜኒያ ያለውን ስርዓተ መንግስታቸው ፕሬዝዳንታዊና ፓርላመንታዊ ስርዓተ መንግስት ያላት ሀገር ነችና ከዚህ ጎን ለጎን ደግሞ እንደነገረን ባለፈው በድሮዋ ሶቪየት ህብረት አርሜኒያ በሶቪየት አስተዳደር ስር ነበረች። ግን እንደ አውሮፓ ዘመን አቆጣጠር 1991 ዓመተ ምህረት ጀምሮ ሩሲያ ተከፋፍላለች ባሉና አሁን ድሮ የሩሲያ ጦር በአርሜኒያ ውስጥ ነበረ። ግን ከዛ ካለፉት አመታት በኋላ ሩሲያ አርሜኒያን ተወጣጥ አድርጓታል። ምንም ድጋፍ እያደረገች አይደለም ለአርሜኒያ በማለት ነው መግለጫ የገለጸው። ክራብና ወር ለአውሮፓ በአየርላንድ የሽ ሙሞት ግዶሎስ ሻማ ማኮሬ
1: נכון, הכל התחיל ביום שני בלילה, כאשר התרחש אירוע דקירה פשוט מחריד בצפון בלפאס, בירת צפון אירלנד. זה היה מחוץ לבלוק דירות, לבניין דירות. אזרח סודנים בשנות ה-30 לחייו תקף בסכין מטבח תושב מקומי. התוקף ישב מעל הקורבן השרוע על הרצפה וניסה בחזריות לערוף את ראשו. לערוף את ראשו, שוב אני חוזר על המילים הללו. עד שהמשטרה הגיעה ועצרה אותו, נגיד שהקורבן שרד, אבל נפצע קשות עם פגיעות בעין, בפנים ובגב. המומות אלו פרצו באמת כמחאה. צריך לציין שאותו אדם זוהה כאזרח סודני שנכנס לבריטניה ב-2023, קיבל מעמד של פליט, כלומר אישור שהייה עד שנת 2028, והמומות פרצו במחאה על מדיניות ההגירה, על אוזלת היד של הרשויות. ראינו באמת שבירת חפצים, מומות, הצטות וכו'. זעם מאוד גדול שפרץ בצפון אירלנד, וקצת אולי מבטא אולי זעם גדול יותר, רחב יותר באירופה, שאנחנו רואים עם עליית הימים הפופוליסטי והקיצוני ביבשת.
0: אנגליה קלקה בעצינו אירלנד, בסמין אירלנד, יתפטרון הוקת רבשן ובית המלכת האנד, תולג'ו סודן, תולג'ו הונה, ודה סמין אירלנד יגבאו באנגליז בקולטור גובו, לתשעסוס ታመተ ምረት ነበርና አሁን ምንድነ ያደረገው ይህ የሱዳን ተወላጅ ስደተኛ በትናንትናው ዕለት በአንድ የተቀማጭ የአይርላንድን ዜጋ በአንገቱን ለመቀለት ለመቁረጥ ሞክሯል የሚል ዜና ይሁን የአይርላንድ ተቀማጭ ዜጋ ነው እሱ የሱዳን ተወላጅ ስደተኛ በወሰደው ጥቃት በጣም በርግጥ በህይወቱ እንዳለ ሆኖ በከባድ ሁኔታ ቆስሏል ይህ ዜና በመላ ሀገሪቱ በአይርላንድ ተሰራጨና ይህ ዜና አሁን ነባር የሀገሪቱ ዜጎች በጣም ተቆጥተዋል ተበሳጭተዋል ስደተኛ እንዴት በሰው ቤት መጥቶ እንዲህ አይነት ድርጊት ይፈጽማል በሚል ተቃውሞ በሚሊዮኖች የሚቆጠር የሀገሪቱ ህዝብ በተቃውሞ አደባባይ ወጥተው ተቃውሞ ሰላማዊ ሰልፍ እያደረጉ ናቸው ሁከት ረብሻ በተለያዩ ከተሞች በዋና በአይርላንድ ዋና ከተማ እና በሌሎችን ከተሞች መካከል በጣም የስነ ስርዓት ጉድለት አለ
2: የሚያሳየው እንግዲህ ሻየው በተለይ በአውሮፓ ውስጥ የስደተኞችን ምክንያት በማድረግ በስደተኞች ላይ የሚደረገው ሂደት የሚሰሩት ስራ ምን አይነት ድርጊት እያደረጉ እንደሆነ በተለይ ሀገሩ ብዙም ስደተኞችን ተቀብሎ የማስተናገድ ሁኔታ ስደተኞችም ከጊዜ በኋላ ያለው ተጨባጭ ሁኔታ በቦታው ባገር ውስጥ የሚያሳዩ ሁኔታ ነው እንግዲህ በእያንዳንዱ በተለይ በአውሮፓ ውስጥም የምናያቸው የተለያዩ ህከቶች አሉ በእንግሊዝም ብትመለከት ፈረንሳይም ብታይ ጀርመንም ብታይ ያለው ህከት ጸረ የሆነ ብቻ ቦታውን የማይመጥኑ እንቅስቃሴ በከፍተኛ ደረጃ እየተካሄደ የሚታይበት ነው። ይሄ እንግዲህ ትልቅ ችግር ነው። ይሄም አያይዞ እንግዲህ በዚሁ አማካይነትም ወደ ቴሮሪስት ወደ ሽብር ፈጠራ ስራዎችም የሚሄዱበት የሚገቡበት የማጋጣሚም ያለ የመጣ ነው። በዛ ላይ በተለይ ደግሞ ኃይለኛ ወይም አክራሪ የእስልምና ተከታዮች እነሱ የሚወስዱት የሚሉት አንድ መርሃል ሙሉ በሙሉ አውሮፓን እንቆጣጣራለን የእስልምና ሃይማኖት ተከታይ እንዲሆኑ እናደርጋለን የሚል መርሆም ያላቸው ነውና ራም ቱዳ
1: ቱዳ ኸም የምጣው
2: እናመሰግናለን ራምን
0: ቱዳ እንዳልከው አይቸው ባየውነት ከነው አው ያለው የተፈጠረው ችግር በጣም በአፍሪካም እንዲሁም ከመካከለኛው ምስራቅ ሀገር የተሰደዱ በመንግስት መሪዎቻቸው የተከታ ከፖለቲካ ጋር በተያያዘ ምክንያት ከትውልድ ሀገራቸው ህይወታቸውን ለማሻሻል ኑሯቸውን ለማሻሻል በሚል ሐሳብ ወደ በለጸጉ ወደ ተሻሻሉ ሀገሮች ወደ አውሮፓ ነው የገቡት በተለያየ ዘዴ ነው ወደ አውሮፓ ሀገራት የገቡት ቅድም እንዳልከው ወደ ፈረንሳይ እንግሊዝ ጣሊያን ኖርዌይ አየርላንድ ጀርመን ፖላንድ ወዘተርፈ ወደ መሰሉ ሀገራት ገብቷል በሚሊዮኖች የሚቆጠሩ ስደተኞች በዚህ ምክንያት አሁን ችግር ምንድነው በችግር ወደ ሁከትና ወደ ሽብር እንቅስቃሴ ላይ አዘውጥጥ ብለዋል።
2: ለዚህ ብዙ ነገሮች አሉ። ለዚህ የሚያደርግት ሁኔታዎች አሉ። የሥራ ማጣት ሁኔታ አለ። የኖሮ ያለመመቻቸት የሚመጣ ነገር አለ። የሥራ ፍቃድ መቀበል አለመቀበል የሚባል አለ። በተጨማሪ ደግሞ ከተለያዩ ከዓለም ሀገራት ነው እንግዲህ ቀደም ቻንተ ተጠቅሷል። ከመካከለኛው ምስራቅም ከአፍሪካ ከሩቅ ምስራቅም ተሰደው የመጡ ስደተኞች አሉ። በተለያየ መንገድ በተለያየ ምክንያት ይገባሉ። እነሱ በአንድ ቦታ በመገኘት እንዴ እያንዳንዱ የራሱ የሆነ ባህል፣ የራሱ የሆነ ወግ፣ የራሱ የሆነ ጨዋታ፣ የራሱ የሆነ ያመጋገብ ሁሉ ስልት አለው። ያ ሁሉ በአንድ ቦታ ተቀምጦ ግን ያን ተቀብሎ ማስተናገድ ደግሞ እጅግ በጣም ከባድ ነው። ለስደተኞቹም ቢሆን ለሀገሪቱ ቢሆን እጅግ በጣም ከባድ ነው። እነኝን በአንድ ላይ አጣምሮ ለመስወር ስለዚህ ጊዜ ይወስዳል። ከዚህ መሀልም ቀደም ሲል እንደነገርኩም ምንድን ነው የምንለው የመከፋት ነገር ይመጣል። የመረበሽ ነገር፣ ተስፋ የመቁረጥ ሁኔታ ይመጣል። ነገሮችን በጠበቃቸው ሰን ባጠበቃቸው መንገድ ይመጣል። ለዚህ ሁሉ እንግዲህ ወደ ሁከት እንድትሄድ ያደርጋልኝ። ዞሮ ዞሮ በየትኛውም ሀገር አንድ ሰው ወደ አንድ ቦታ ለቆ በሚሄድበት ሰዓት የሚያጋጥሙት ያልተጠበቁ ብዙ ክስተቶች አሉ። ትልቅ ልበ ትልቅ መሆን ልበ ሰፊ መሆን ያስፈልጋል። እነኚህ ነገሮችን ተቀብሎ ለማስተናገድና ለአብሮ ካሉበተኝ ወግና ባህል ተቀላቅሎ ለመሄድ። ዞሮ ዞሮ ወደ ሀገራችን ተጨባጭ ሁኔታ
0: ወደዛ ከማረፋችን በፊት የስደተኞችም ጉዳይ አሁን በሰሜን አይርላንድ በተፈጠረው ሁከት ምክንያት የሱዳን ተወላጅ ነው ዜጋ ነው የሱዳን ዜጋ ስደተኛ ነው። እሱ ነባር ተቋም የአይርላንድ ዜጋ በጩቤ አንገቱን ለመቁረጥ ሞክሯል ተባለና በዚህ ምክንያት
2: በጣም ዘግናኝ ድርጊት ነው። ይሄ
0: በጣም ኢሰብአዊ ጭካኔ። እንደዚህ አይነት ድርጊት ጤናማ ሰው የሚፈጽመው ድርጊት አይደለም። ይህን ከመሆኑ ችግሩ እንዴት መሰለህ እግረ መንገዱን አሁን ከሱ በፊት እሱ ከሱዳን በእንግሊዝ በኩል ወደ አይርላንድ የገባው በ2023 ዓመተ ምህረት ነው። ከሶስት ዓመት በፊት ነበር የገባው። አሁን ወደ ሌሎች ቀደም ሲል ከዛሬ ከብዙ ዓመታት በፊት ወደ አይርላንድ የገቧል። እነሱ መጥተው ተቋቁመው ሱቆችን ሁሉ አቋቁመዋል። ስደተኞች ናቸው። አሁን ይህን ድርጊት ፈጸመ ስደተኛ ዜና የሰማው ነባሩ የአይርላንድ ሱቆችን እነዚህ ስደተኞች አቋቋሙትን ሱቆችን እያፈራረሱ ነው። ዝሮ ዝሮ ስደተኞችን እየጎዳቸው ነው አይደለ?
2: እውነት ነው። ስደተኞችን የሚጎዳት ሁኔታማ ያለ ነው። ብቻ ግን በየትኛውም ቦታ በየትኛውም ሀገር በየትኛውም ስደተኞች ያሉበት ከተማ ውስጥ በሀገር ውስጥ የዚህ አይነት ክስተቶች በተደጋጋሚ ይታያሉ። በሀገራችን ቢሆንም ከተወሰኑት ዓመት በፊት ያየነው ሁከትም ነበር። የራስ በራሳቸውም ያለ መግባባት ሁኔታም ራሳቸውም የሀገራቸውን ለቀው ተሰደው መጥተው በፖለቲካ ምክንያትም የሚገዳደሉም በሀገራችንም ያሳለፍነው ብዙ ሁኔታ አለ። ዞሮ ዞሮ ወደ ተጨባጭ ሁኔታ እንምጣና በተለይ አሁን ያለው ጦርነት በአሜሪካና በኢራን መካከል የሚደረገው ሰላም ድርድር ፕሬዚዳንት ዶናልድ ትራምፕ 9 ጊዜ እየወጡ ማለት ይቻላል በየሰከንዱም ጊዜ ባላቸው ሰዓት እየወጡ ድርድሩ ወደ ጥሩ ደረጃ እየሄደ ነው፣ ሰላም እንገባ ነው፣ ሰላም ይደረስ ነው ያሉ ይመጣሉ። በአንጻሩ ስታይ ደግሞ ዛሬ ሌሊት አንተም በጋዜጣ
0: በዜናም
2: በጋዜጦች አምድም አይተነዋል እና ሲታኮሱበት ያደሩ አንዱ አንዱን ያደሩበት ሁኔታ አለገና የኢራን ሁኔታ እጅግ በጣም ከተጠበቀው በላይ የበላይነት የተሰማትና የአሸናፊነት ድል ያድራጊነት ሁኔታ እየተሰማት ይታያልን። እንደው አንተ እንዴት
0: ተመለከትከው? ይህ ሁኔታ በኢራን አሜሪካ በእስራኤልም ጨምር ውጥረቱ ጦርነታቸው ጦርነት ከጀመረበት ጊዜ አንስቶ የኢራን አየር ኃይል የአየር ክልልን እየተቆጣጠሩ ያሉት እነዚህ ሀያላን መንግስታት አሜሪካና እስራኤል ናቸው። የአየር ኃይሉን በቦምብ ጣይ አውሮፕላኖችን የመደምሰስ የማጥቃት አቅም አላቸው እነዚህ ሀገራት። ያን ይዞ በሆርሙዝ ባህር ወሽመጥ አካባቢ ሲበር የነበረ የአሜሪካን አፓች የተሰኘ ተዋጊ ሄሊኮፕተር መትተው ጣሉ። ከዚህ ተከትሎ እንግዲህ ምላሹን በቀል ደግሞ ያው እርምጃ አሜሪካ ጦር እርምጃ እየወሰደ
2: ይሄም ያሳየው ምንድነው ምን ሲባል ኢራን የአሜሪካን አፓቺ ጦር ሄሊኮፕተር መጥቶ መጣል ፈለጉ ምንድነው ሁኔታው እዚህ ጋር የሚያሳየው ነገር ምንድነው ምን ይመጣብናል እኮ ነው
0: ጦርነትን እንመርጣለን ማለታቸው ይመስላል በዚህ እንዳለ በዚህ ዋና ያላን መንግስታት የአሜሪካ መሪ ያለም መሪ ልበላቸው ዶናልድ ትራምፕ ደግሞ በአንድ በኩል ጦርነትን ይፈልጋሉ በሌላ በኩል ደግሞ የተኩስ አቁም ስምምነትን ላይ መፈራረም አለብን እያሉ በዚህ ዙሪያ እየተነጋገሩ ናቸው አሁን የሳቸው ምክትል ፕሬዝዳንት የትራምፕ ምክትላቸው ያሉት ምንድን ነው? ይሄ ትራምፕ አዎ በስምምነት ሰላማዊ የሆነ ተኩስ አቁም ስምምነትን መፈረም ይፈልጋሉ። ግን ውጤቱ እስራኤል የምትወደው አይመስለኝም ነው ያለው። ይህ ማለት ነው።
2: ኦኬ። እስራኤል የምትፈልገው ነገር ምንድን ነው እዚህ ላይ? እስራኤል የምትፈልገው አንደኛ በቅድሚያ ኢራን የኒውክሌር ቦምብ ባለቤት መሆን የለባትም። ሁለተኛ የረጅም ርቀት ተምዘግዛጊ ሚሳኤሎችን ኢራን ማምረት ማቆም አለባት። እንዲሁም አጥፍቶ ጠፊ ድሮን ያለምጣራቸው ሷልባ የሚበሩትን እነሱንም ያለማምረት እንዳያመርቱ የዚህን ባለቤት እንዳይሆኑም ትፈልጋለች። ዞሮ ዞሮ ደግሞ አሁን ያለው በስልጣን ያለው የአያቶላው መንግስትም እንዲገረስ እስራኤል ትፈልጋለች። ከዚህ ሁሉ ዋናው አንገብጋቢው ግን ረጅም ተምዘግዛጊ ሚሳኤሉና የኒኩለር ቦምብ ባለቤት የመሆን ሁኔታ ነው። በትልቁ እስራኤል የምትጠብቀው በአሁኑ ሰዓት ምክትል ፕሬዚዳንቱ እንዳሉት አሁን አንተ እንዳልከው እስራኤል የምትወደው አይደለም ካሉ እንግዲህ ይሄ ነው። ይሄ እኮ ነው ደግሞ ለእስራኤል ብቻም ሳይሆን እኮ አሜሪካም ተቸነፈች ማለት ነው። አሜሪካም ተንበረከከች ማለት እኮ ነው ይሄ። አሜሪካ ዶናልድ ትራምፕ በየንግግራቸው ሲያደርጉ በምንም ተአምር በፍጹም ኢራን የኒውክሌር ቦምብ ባለቤት አትሆንም እያሉ እየተናገሩ ነው። ካም በፊት ተናግረዋል። ታዲያ እንዴት ነው ይሄንን አሁን ሊፈቅዱላቸው የሚችሉት?
0: በነገራችን ላይ በዛሬ ማለዳ ከሁለት ሰዓታት በፊት ከኢየሩሳሌም ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካ ላይ ዋሽንግተን የሚገኙት ፕሬዝዳንት ዶናልድ ትራምፕ በስልክ ተወያይተዋል። በዚህ ዙሪያ በተመለከተ በውጥረቱና ያው ያጻፋ እርምጃ የበቀል እርምጃ እየተወሰደ ያለው ሁኔታ ተነጋግረዋል። በዚህ በተመለከተ የተኩስ አቁም ስምምነትን በተመለከተ ተነጋግረዋል ተብሎ ይጠበቃል። እንግዲህ ምን ትልቅ ጥያቄ ምንድን እስራኤል ተቀበለዋለች ወይ ወይስ አትቀበለውም የሚለው እንግዲህ ቆየት ብሎ ከጠቅላይ ሚኒስትሩ ሊሰጥ የሚችል መግለጫ ሊሆን ይችላል። አለ በቀጣይነቱ አይደል እንደዛ ተብሎ ይጠበቃል። ለነገሩ እንግዲህ ያለውን ሁኔታ መቼም ለተወሰነ ጦርነት አገርሽቶለት 24 ሰዓታት ያህል የተኩስ ልውውጥ ነበረ በእስራኤልና በኢራን መካከል። አሁን ከትናንት ወዲያ የተኩስ አቁም ጥሪ ያስተላለፈችው ኢራን ተባለ። እስራኤልም ወደ በኢራን ላይ የምትወስደውን ጥቃት ተቆጠበች ተወት አደረገችውና በሰሜኑ የሚገኘው የሂዝቡላ ሽብር ፈጣሪ ድርጅት ደግሞ ወደ ሰሜናዊ እስራኤል ተኩስ እንደቀጠለ ስለሆነ ለዚህ ምላሽ መከላከያ ሰራዊታችን የማጥቃት እርምጃ እየወሰደ ነው የሚገኘውና በዚህ ዙሪያ ላይ ትራምፕ ገደብ የጣሉ አይመስልም። እንዲህ
2: ይህም አለ እንግዲህ ምናልባት የአሜሪካው ምክትል ፕሬዚዳንት የተናገሩትም ምናልባት እስራኤል የምትወደው አይመስለኝም ብላሉትም ይህንም ሊሆን ይችላል። ምክንያቱም ሂዝቡላ እንዳለ ሆኖ ምናልባት አሜሪካና ኢራን በሚያደርጉት የተኩስ አቁም ስምምነት ውስጥ የሂዝቡላን ጉዳይ ሂሳብ ውስጥ በማስገባት እስራኤልም ሊባኖስ ውስጥ ያስቀመጠችውን ጦሯን ወደ ኋላ ይዛ እንድትመለስና ጦርነቱን እንድታቆም የሚል ስምምነት ሊያደርጉ ይችሉም ይሆናልኝ። ይህም እስራኤል አትቀበሉም ብለው ያሉትም ይህን ነው። እስራኤል ማትቀበሉበት የትልቁ ዋናው ነው ምክንያት ሂዝቡላ መሳሪያውን መፍታት አለበት በሚለው ዙሪያም ያው ጥብቅ አቋም እንዳለን እናውቃለን። ብቻ ዞሮ ዞሮ ሰላም ፈላጊ ነን፣ ሰላም እንፈልጋለን። ሰላም ሲኖር ነው ሁላችንም ወጠን የምንገባው። ሰላም ሲኖር ነው ሁላችንም በሰላም ልጆቻችንም እናሳድገው እኛም ሀገራችን መኖር መንቀሳቀስ የምንችለው። ሰላም ከሌለ ግን ያው ችግሩን እያንዳንዳችን የምናውቀው ሁኔታ ነው እና ሰላም ይምጣልን ነው የምንለው። ሻየው
0: ትክክል አይቶ ባዬ እንግዲህ በዚህ እናከናውንና ልክ 7 ሰዓት ላይ የጧት ፕሮግራማችን ይጠናቀቃል። ለቴክኒክ ባለሙያችን ድሮር ኤክስታይል ለሮትሽቴን አዎ ምስጋና ይድረሰውና አይቶ ባዬ ያስተናገድናችሁ ከይሻ የውደጉ ጋር ሁነን አስተናገድን። ጠዋት ላይ ሆኖ ጠዋት ቀን አንድ ሰዓት ላይ በሰላም ያገናኘን። በደህና ዋሉ።
2: መልካም ቀን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ተረስተልን ክብራትና ክብራን አርማጮች እንደምን ዋላችሁ? እለቱ በብራን ዘመን አቆጣጣሪ ዮምርቤ ካፌ በስባን ታፍሽን በይባብ እንደ አውሮፓ ዘመን አቆጣጣሪ ጁን 10 ቀን 2026 ዓመተ ምህረት ሲሆን እንደ ኢትዮጵያ ዘመን አቆጣጣሪ ደግሞ ሰኔ 3 ቀን 2018 ዓመተ ምህረት ነው። የቀኑ ስርጭታችን እንሆ ጀመረ። የቴክኒክ ባለሙያችን ድሮር ሮትንሽቴን ሲሆን የፕሮግራም አጠናቃሪ ሀና ስፈራው፣ የስቱዲዮ ተረኛ ተናጋጆች ወርቅነሽ ሸቴ፣ ይሻየው ደጉና ረሐሚም አላዛርነን በቅድሚያ ማለት ተጀናም። የሃይማኖት ተማሪዎች በብሔራዊ ውትድርና መቀጠር አለባቸው የሚሉትን ዳኞች የክርስት አባል ዱዲ አምሳለም ተቹ። ጥቅምት 7 ቀን 2023 ዓመተ ምህረት በሐማስ ከተጠለፈ በኋላ የተለቀቀው ኤሊ ሸርአቢ ድርጊቱን የሚያጣራ ኮሚቴ ለማቋቋሙን በጥብቅ አወገዘ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ወታደራዊ ጥቃት እርምጃ ወስዷል በማለት የአገሪቱ መገናኛ ብዙሃን ዘገቡ። የአሜሪካ ንብረት የሆነ አፓቺ የሚባለው የጦር አውሮፕላን ሄሊኮፕተር ኢራን በድሮን መትታ ስለጣለች አሜሪካ አጸፋ መለሰች ተባለ። የሚሉት ለሰዓቱ ካለን ዜና መካከል ዋና ዋናዎቹ ናቸው። ዘዘሩን በይሻየው ደጉ።
1: ረሚማ ዘራ መሰግናለሁ። የሊኩድ ፓርቲ አባል ሚኒስተር ዱዲ አምሳለም የኦሪት የቶራ ተማሪዎችን እያሳደዱ የሚጎዳቸውን ሁሉ የጠቅላይ አቃቤ ሕግና የጠቅላይ ፍርድ ቤት ዳኞችን ጨምሮ ጸረ ሰሜናዊነት ናቸው ሲሉ አጥብቀው ኮንኗቸው። የጠቅላይ ፍርድ ቤት ምክትል ፕሬዝዳንት በሆኑት በኖአም ሶልበርግ ላይም ደግሞ አምሳለም ሲናገሩ እሱ ከጸረ ሰሜናዊነት ይልቅ ሞኝነት ይመዘናል ብለዋል። የሊኩድ ፓርቲ ለፕሬዝዳንት ዶናልድ ትራምፕ ንግግር ምላሽ የሰጠ ሲሆን ጠቅላይ ሚኒስትር ናታንያሁ በሚቀጥለው ብሔራዊ ምርጫ እንደሚወዳደሩ በግልጽ አስታወቁ። ትራምፕ ትናንት ማታ ለአይቢሲ ቴሌቪዥን ጣቢያ በሰጡት አስተያየታቸው ናታንያሁ እስራኤልን መምራታቸውን በቀጣይነትም ይፈልጋሉ አይፈልጉም የሚለው ሁኔታ አላውቅም ሲሉ ተናግረው ነበረ። የክነሴት የውጭ ጉዳይ መከላከያ ኮሚቴ በሰባት የድጋፍ እና በሶስት የተቃውሞ ድምፅ የመንግስትን የአዋጅ 8 የአስቸኳይ ጊዜ የተጠባባቂ ኃይል ሚሉይም የማዝመት ጥያቄ አጽድቋል። በጸደቀው አዋጅ መሰረት እስከ 280 ሺህ የሚደርሱ ተጠባባቂ ጦር አባላት ተጠባባቂ ወታደሮችን የማዝመት ይቻላል። ከተጠለፈ በኋላ በህይወት ተለቆ ወደ ሀገሩ የተመለሰው ኤሊ ሻራቢ ከጥቅምት 7 ቀን 2026 ዓመተ ምህረት ጀምሮ ባለፉት 1000 ቀናት መንግስታዊ አጣሪ ኮሚቴ ባለማቋቋሙ መንግስትን ተቸ። በሰጠው አስተያየት ጥቅምት 7 ቀን ከደረሰው ከፍተኛ ውድቀትም በኋላ ወደ 1000 የሚጣጉ ቀናት አልፈው ሳለም እስካሁን ድረስ የባለስልጣናት መርማሪ ኮሚቴ አለመቋቋሙ ለእያንዳንዱ የመንግስት ከፍተኛ ባለስልጣናት እንዲህ አይነት መርማሪ ኮሚቴ መቋቋም እንደማይፈልጉም የሚያሳይ ነው ብሏል። ቀጥሎም በዚህ ጉዳይ ከበርካታ ሚኒስትሮች ጋር ተወያይቻለሁ፣ ከጠቅላይ ሚኒስትር ናታንያሁ ጋር መወያየትም ጥቅም የለውም ብሏል። የክነሴት ሕግና ፍትህ ኮሚቴ ሊቀመንበር የሆኑት ሲምኻ ሮትማን የሀገሪቱን መንግስት የስልጣን ዘመን ስኬታማ ነበረ በማለት ከተናገሩ በኋላ በዚህ አባባል የተቆጡ የተጠለፉና የተገደሉ ቤተሰቦቻቸው ከኮሚቴው ስብሰባ አስወጥተዋቸዋል። ሩትማን ይህንን አስተያየት የሰጡትን የሻቲድ ፓርቲ የፓርላማ አባል ለሆኑት ሚራቭ ኮሄን ላቀረበችው ጥያቄ በሰጡት ምላሽ ነው። ወላጆቿ በጥቅምት 7 የሽብር ጥቃት የተገደሉባቸውና ወንድሟ ደግሞ በሐማስ ምርኮኝነት ላይ ያለ የተገደለባት ሚራብ በሮትማን ንግግር በመቆጣትም ተቃውሞ ተቆጥተው በትችትን ወቅሰዋቸዋል። በሊባኖስ የሚገኙ የመገናኛ ብዙሃን ደቡባዊ ሊባኖስ ውስጥ የእስራኤል ጥቃቶች ፈጽመዋል ስትል ዘግበዋል። የሊባኖስ ብሔራዊ የዜና ወኪል እንደገለጸው ከሆነም ጾር በተባለው አካባቢ በደረሰ ጥቃት ቢያንስ ወደ 6 ሰዎች መገደላቸውን አስታውቋል። ሳውዲ አረቢያ እስራኤል በሊባኖስ በመታደርገው እንቅስቃሴ ላይ ያላትን ቅሬታ እየገለጸ ሲሆን እስራኤል እዚያ ለምታካሄደው ጦርነት ግልጽ የሆነ እቅድ የላትም ብላ ታምናለች። የዜና ዘጋቢያችን ሮይ ካይስ እንደ እና ኤሊኦር ሌቢ ዛሬ ጠዋት በአካባቢያችን ከሚገኝ አንድ የመረጃ አካል ምንጭ ጠቅሰው እንደዘገቡት ሳውዲ አረቢያ በእስራኤል አካል ላይ ለአሜሪካ ቤቱታ አቅርበዋል። በሪያድ የሚገኘው አመራር ጠቅላይ ሚኒስትር ናታንያሁ በሊባኖስ ያለውን ጦርነት ለማስፋፋት ለማባባስ የሚጥሩት በኢራንና በአሜሪካ መካከል የሚደረገውን ድርድር ለማደናቀፍ ነው የሚል ጥርጣሬ አላቸው የሳውዲ አረቢያ ባለስልጣናት። በኢራንና በአሜሪካ መካከል የተኩስ ልውውጥን ጥቃቶች ቀጥለዋል። በኢራን ዋና ከተማ ቴህራን የሚገኘው የውጭ ጉዳይ ሚኒስትር ባወጣው መግለጫውም ኢራን ትናንት ምሽት ራሷን የመከላከል መብቷን የተጠቀመች መሆኗና ይህንን ለማድረግ ዳግመኛ እንደምታምን አስታውቋል። የውጭ ጉዳይ ሚኒስትሯም አርኪቺም እንደተናገሩት አሜሪካ በጦር ሜዳ የደረሰባትን ውድቀት ተከትሎ የሀገራቸውን ቁርጠኝነት ለመፈተን መርጣለች። የኢራን የደህንነት ኃይሎች ለማንኛውም ጥቃትም ሆነ ስጋት ያለ ምንም ማነጋገሪያ ምላሽ እንደሚሰጡ አጽንኦት የሰጡ ሚኒስትሩ የአሜሪካ ጦር ለራሱ ደህንነት ሲል ከአካባቢው ለቆ እንዲወጣ ጥሪ አቅርበዋል። የኒውዮርክ ታይምስ ጋዜጣ እንደዘገበው በአሜሪካና በኢራን መካከል በሚደረገው ድርድር በኒውክለር ጉዳይ ላይ መሻሻል መታየቱን ዘገበ። ባለስልጣናትና ዲፕሎማቶች ለጋዜጣው እንደገለጹት ከሆነ በአሁኑ ወቅት ውይይቱ ትኩረት ያደረጉት ያሉት በአራት ጉዳዮች ላይ ነው። በዩራኒየም የማበልጸግ ጉዳይ ላይ አሜሪካ ለ20 ዓመታት ያህል እንዲታገድ የምትፈልግ ቢሆንም በ15 ዓመታት ላይ ልትስማማ ትችላለች ኢራን። በተጨማሪም አሜሪካ ቀደም ሲል የዓላማውን የለማውን ዩራኒየም መጠን ለመቀነስ በዓለም አቀፍ የአቶሚክ ማመንጫ ወኪል ላይ እንደምትሰራም ታውቋል። በኢራን የኒውክለር ጣቢያዎች ጉዳይ ላይ ደግሞ አሜሪካ 3 ዋና ዋና ተቋማት ማለትም ናታንዝ፣ ፎርዶ እንዲሁም ኢስፋሃን እንዲፈርሱ መጠየቋ ተገልጿል። ኢራን 2 ተቋማት ለማፍረስ በሚያስችለው አማራጭ ላይ ለመወያየት የተስማማች ቢሆንም አንዱን ተቋም ግን በስራ ላይ ለማቆየት አጥብቃ እየጠየቀች ነው። የአየር ጸባይ ሁኔታ ከትናንት ዛሬ ተመሳሳይ ይሆናል። ነገ ሐሙስ ተመሳሳይ ይሆናል። አርብ ሙቀቱ ከሰነበተው ይቀንሳል፣ ቀዝቃዛማ ይሆናል ይላሉ የአየር ጸባይ ተመራማሪዎች። የሰዓቱ ዜና እስከዚሁ ነው። ራሚ
2: ይሻየው ደግሞ

0: ክቡራትና ክቡራን አድማጮቻችን እንደምታውቀው እንግዲህ ዛሬ የስልክ ውይይት የምናደርግበት ክፍለ ጊዜ ነው። የስልክ ቁጥራችን እናስታውቃቸዋለን። የስልክ ቁጥራችን እንደተለመደው የስቱዲዮ 0723940555 ደግሞ አለው 0723940555 ነው። ደውሉልን
1: እንግዲህ። አዎ ከሽራሚም ከዛ በፊት ወቅታዊ ዘገባ ይኖረናል። የተለያዩ ርዕሰ ጉዳዮች አሉን። በድጋሚ ያው በሳምንት አንዴ ስለምትመጣ ወደ ኢየሩሳሌም እንኳን ደህና መጣ።
0: እንኳን ደህና ቆያችሁ።
1: እንዴት ነው ኢየሩሳሌም ሙቀቱ?
0: ደህና ነው። ጥሩ ይመቻል አይደል?
1: ከቴላቪቭ ሲመጡ ይመቻል።
0: አዎ ተለያዩ ሞቅ ይላል። አዎ ያውበቃል።
1: ቴላቪቭ አዎ ጥሩ ነው። እንግዲህ ሞቅ ሞቅ ያለች ናት። በሁሉም ነገር ጥሩ ነው።
0: ባህር አለን እኛ ማዛ
1: ባህር። ችግሩ እኛ ባህር የለንም፣ ውሃ የለም ኢየሩሳሌም።
0: ለዚያ ማካካሻ ጥቂት ታየሩ
1: ቀዝቀዝ ብሏል። አዎ ጥሩ ነው ተፈጥሮ። የተለያዩ ርዕሰ ጉዳዮች አሉን። እንደው ጋሽ ራሚም የኢራንና የአሜሪካ ጉዳይ እንግዲህ አካባቢውን መካከለኛውን ምስራቅ ይዞታል። በሁለቱ ሀገራት መካከል ያለው ውጥረትና ፍጥጫ ኢራን እንዴት ነው? አሁንም የአሜሪካን ሄሊኮፕተር መታ እንደጣለች እና በሁለቱ ሀገር መካከል ያለው የአጸፋ መመላለስ እንደቀጠለ ነው። በዚህ መካከልም እንግዲህ እስራኤልን ጨምሮ የተለያዩ ሀገራት አሉ። እንዴት ነው አሁን ያለው አጠቃላይ ሁኔታ ምን ይመስላል?
0: እንግዲህ አጠቃላይ በርሹ ልግባና አጠቃላይ ስንል እንግዲህ አሁን እኔ ስመለከተው ጠዋት ጀምሬ ያው ስናየው የምንከታተለው ጉዳይ ነው በየጊዜው እና አምስት ነጥቦችን ነው ተመለከትኳቸው ዛሬ። አሜሪካ፣ እስራኤል፣ ኢራን፣ ሂዝባላ እና ሁትም የሚባሉት ናቸው። እንግዲህ እነሱ እንግዲህ አጠር አጠር ባለ ሁኔታ አሜሪካ በአሁኑ ጊዜ ይህን የኢራንን ጉዳይ ባስመለከተ አወላዊ አቋም ነው ይዛለችው። አሜሪካ ኃያል መንግስት እየተባለች ነው የምትታወቀው እና ያ ኃይሏ በሙሉ በዚህ አካባቢ ሰፍሮ ቢኖርም አልተጠቀመችበትም እና ኢራን እየናቀቻት ነው ያለችው። ድርድር ይባላል እንደገና አንድ እርምጃ ሄደው እንደገና ወደ ኋላ ሁለት እርምጃ ይራመዳሉ፣ በተለይ ኢራኖቹ። ትራምፕ ደግሞ በበኩላቸው በቅርቡ ጊዜ ከኢራን ጋር እንስማማለን፣ ውል እንፈራረማለን የሚል ደግሞ ቃል ነው በየጊዜው የሚያሰሙት። ኢራኖቹ ደግሞ እንዳልኩት ቀደም ብዬ አንዴ እሺ አንዴ ወደኋላ አንዴ የተለያየ ጥያቄ እያቀረቡ ጊዜ ማራዘምና ማጓተት፣ በዚያን ሰዓት ውስጥ ራሳቸውን ውስጡን ማጠናከር ነው ይዘው ያሉት ያለና ይህንን ትራምፕ እንዲሁ ጥቂት ጠለቅ ብለው ያሰቡበት መስሎ አይታየም። እንግዲህ እኛ በዚህ በዳር ሆነን ስንመለከተው ማለት ነው እና ኢራን በአሜሪካ ላይ እየቀለደች እየሳቀች እንዳለ ነው ማየት የምንችለው። ከዚያም ባለፈ አንቺም እንደጠቆምሽው የኢራን ያለ ሰው የሚበሩ አውሮፕላኖች ወይም ደግሞ ድሮን የሚባሉት እነሱ በዚህ በሆርሙዝ የሚባለው የባህር ወሽመጣ አካባቢ በነበረ የአሜሪካ የጦር ሄሊኮፕተር አፓቺ የሚባል ዘመናዊ የጦር ሄሊኮፕተር ነው፣ እሱንን ጉዳት በማድረስ በእሱ ላይ ወድቆ እሱ ወደቀ። ሁለቱ ፓይለቶች በአካባቢ በነበሩ የአሜሪካ ወታደሮች ተርፈው ተወስደዋል። እና ይህን የመሰለ ሁኔታ ነው ያለው በኢራንና በአሜሪካ መካከል። እስራኤል በበኩሏ ደግሞ የኢራን ጉዳይ ያው እንዳለ ነው። እንዳለ ሆኖ ደግሞ የሂዝባላ ጉዳይ ማለት በሊባኖስ በኩል በዚያ በኩል ያለውም ደግሞ እንደዚሁ ከሂዝባላ ጋር የጦር አቁም ስምምነት ተደርሷል ብለው ፕሬዚደንት ትራምፕ ቀደም ሲል ቢያስታውቁም ሂዝባላ በእስራኤል ላይ መተኮሱን አላቋረጠም። እስራኤልም እንደዚሁ አላረፈችም፣ ያጸፋ እየመለሰች ነው የምትገኘው። እና ሁለቱም በኩል የኔ መሰለ ሁኔታ ነው ያለው፣ መረጋጋት የለም። በመካከሉ ደግሞ ያለው ሁኔታ በሊባኖስ መንግስትና በእስራኤል መንግስት መካከል መደራደር ሁኔታ እየተካሄደ ነው የሚገኘው። ቀደም ሲል በአሜሪካ ባለው የእስራኤልና የአሜሪካ ባለው የሊባኖስ አምባሳደር አማካኝነት ሶስቴ ዋሽንግተን ዲሲ ድርድር አካሂደዋል። ከዚያም በአራተኛ ዙር የነበረው አሜሪካ መከላከያ ሰራዊት በፔንታጎን ሰዎችና በሁለቱ የእስራኤል በእስራኤል የመከላከያ ሰራዊት ወኪሎች እና በሊባኖስ ስምምነት ተገናኝተው በተለያዩ ነጥቦች ተግባብተዋል የሚባል ሁኔታ ነው ያለው። ዋና የሚጠበቀው እንግዲህ ሁለቱ ተወራባች ሀገሮች ከስምምነት ደርሰው በሰላም እንዲኖሩ እዚያ ውስጡ ነው የሚረበሸው ሂዝባላም አርፎ እንዲቀመጥ የሚደረግበት ሁኔታ ለመፍጠር ነው እየተሞከረ ያለው አሁን ስንመለከት። ከዚያ እንግዲህ ያው ሂዝባላ እንዳልኩት በሰሜን ወደ እስራኤል ሰሜን እስራኤል ዜጎች መተኮሱን አላቋረጠም። በዚያ ካይ የሚገኙ እስራኤል ዜጎችም ረፍታተዋል ቆይቷል ጊዜው ረፍት እንዳጡ ነው የሚገኙትና በእስራኤል መንግስት ላይ የጮህ ነው ያሉት። መንግስት እንዴት ነው እንደዚህ አርጎ ለጣላት አጋልጦ የተሆን የሚል ሮሮ እያሰሙ ነው የሚገኙት። ከዚያ ደግሞ ሌላው እንዱ ተቀጥላ ሆነ ደግሞ አለ አንድ ሆቴል የሚመሉት በዚህ በየመን ርቀት ቦታ ላይ የሚገኝ እሱ ደግሞ እንደዚህ ሰሞኑን ወደ እስራኤል ክልል መተኮስ ጀምሯል። አልፎ አልፎ መጠነኛ ሆኖ ጥሮችን ተኩሷል። እሱም ደግሞ አለሁንም ለማለት ያስተዋወቀ ይመስላል። ከዚያ በተጨማሪ ግን ጥቂት አደገኛ ነው ተብሎ ወይም ለሁኔታውን አክሎ ያባበሰዋል ተብሎ የደህንነቱን ጉዳይ ማለቴ ነው ብሎ የሚገመተው የሆቲም የሚባሉት በዚህ በባቤል መንደ በዚህ በህንድ ውቅያኖስ እና በቀይ ባህር ወሽመት አለ። በዚያ የንግድ መርከቦች የሚያልፉበት ወደ ስዊዝ ካናል የሚሄዱበት ዘጋዋለሁ እያለ እየፎከረ ነው የሚገኘው። እሱ ደግሞ በጣም አስቸጋሪ ነው። ያን ካደረገ እውነታው በአካባቢ ያለው እውነታ በጣም የፈረሰ ጸጥታው ደህንነቱ የሚባል ሁኔታ አለ። ኢራን በበኩሏ ሆርሙዝ ባህር ወሽመጥ ዘጋዋለሁ እንደምትለው ሁቲም ደግሞ እንደዚህ ይህንን እያሰሙ ነው ይህን የመሰለ እርምጃ ነው ስላልን እያሉ እና ይህን የተደማምሮ በአካባቢው ሰላም ያጣ ሁኔታ ነው የምንመለከተው።
1: በአካባቢው እውነት ነው ሰላም የለም ጋሽ ራሚም። በዚህ መካከል እንግዲህ አሁን ኢራን የአሜሪካን ሄሊኮፕተር መትታ እስከመጣል ድረስ የልብ ልብ እየተሰማት ይመስላል። አሁን እንግዲህ ከሁለት ቀናት በፊት እስራኤል ላይ ጥቃት ከፈተች የሂዝበላ ድርጅት ከተመታ ያገባኛል ያለው ብላ፣ አሁን ደግሞ የአሜሪካን ሄሊኮፕተር መትታ ስትጥል እንዴት ነው ኢራን ቀስ ቀስ እያለች ወዴት እየሄደች ነው? የኢራን መከላከያ ሰራዊት የአቤታዊ ዘቧ እንደሚባለው አቅሙን እያጠናከረ ነው ወይ? አሜሪካስ ነገሩን በቸልልታ የምታይበት ምክንያቷ ምንድን ነው?
0: አሜሪካ ስናያት አሜሪካ እንዲሁ ኳንቶ ተስፋ የያዘች ነው መስሎ የሚታየው። ምክንያቱም ኢራኖቹ በጣም ተንኮለኛ ናቸው፣ መሰሪ ናቸው። ውስጣቸው በጣም የጠበቀና በድርድር በኩል ልክ ይሄ የፓርስ ባዛር የሚሉት አለ። ይሄ ገበያ የገበያ ነጋዴዎች የአራዳ ነጋዴዎች ነው። ይዚ አይነት እንትን ነው እነሱ ቁማር የሚጫወቱት። እና ይህንን አሜሪካ በደንብ የተረዳች አይመስልም ነው የሚሉ ታዛቢዎች። እንግዲህ እና የካይ ሀገሮችን እውነታ የሚከታተሉ ባለሙያዎች የሚሉት አሜሪካ በደንብ ኢራንን አልተረዳቻሉም። ኢራን እየቀለደሽባት ያለችው በአሜሪካ ላይ በተለይ ቅድም የጠቀስኩት አለ በመጠኑ ድርድሩን ባስመለከተ አንዴ ደርሰ ተቃርበናል ስምምነት፣ አንዴ ደግሞ እንደገና ርቀናል፣ አሁንም ደግሞ እንደዚህ እያሉ ጊዜውን የሚያጓትቱት ራሳቸውን ለማደራጀትና ለማጠናከር ነው። ሌላ ጊዜ ጦርነት ቢጀመር ራሳቸውን አዘጋጅተው ለመከላከልና እንዲሁም ማዞረው ለመጉዳት የሚችሉበት ሁኔታ እየፈጠሩ ነው የሚባል ሁኔታ ነው ያለን። እንግዲህ አሜሪካ መልሽ ፕሬዚደንት ትራምፕ አቋማቸው ጥቂት ሰውን አስቸጋሪ ነው ሆኖ አሉትኝ። አንዳንዴ እንዲሁ ጥቂት እሳቸውና የቤንጊቪር ባህሪ አንድ አይነት ነው መስሎ የሚታይ አንዳንዴ። ይህ ያለ ዝም ብሎ የሰፈር ሸባሪ ማኖረባሽ አይነት እንደዚያ ነገር አሁን የተናገረው እንደገና ቀይሮ ሌላ ጊዜ ሌላ አቋም ከዚያ ደግሞ እንደገና ደግሞ ተመለሰ ወደ ነበረበት የዚህ አይነት ዝም ብሎ አለ አይደለም የሚለውስ ነገር የዚህ አይነት አቋም ነው ያላቸው። እና ይሄ አስቸጋሪ ሆኗል። ወደ መናቆም እየሆኑ ናቸው። ምክርም በመደጋገም አንድን ነገር ደጋግሞ የማታደርገውን ነገር ደጋግሞ ስትናገር ያስንቀሃል። እና የዚህ አይነት እንትን ነው ኢራኖች በአሜሪካ ላይ እያሳዩ ያሉት። እና እንግዲህ
1: አዎ የኛ እንግዲህ እስራኤል ጉዳይ እዚህ ላይ አሁን እንዳልኩ ጋሽ ራሚም፣ አሜሪካ እንግዲህ ከራሷም ጥቅምና ፍላጎት አንጻር ነው ይህ ጦርነት የምታስኬደው። ያው እስራኤል ደግሞ እንግዲህ ዋነኛዋ በጦርነቱ ዋነኛዋ ተዋናይ ናት። አንድ ነገር ሲሆን ኢራን ወደ እስራኤል ነው እጇ የምታነሳው እንዳየ ነው። እስራኤል እንዴት ነው አሁን እንግዲህ ምንድን ነው ማድረግ ያለባት? የሂዝቦላ ድርጅት ስምምነቱን እያከበረ አይደለም፣ የተኩስ አቁም ስምምነቱን። ኢራንን ባስፈለጋት ጊዜ ጥቃት የምትከፍት ከሆነ ዞሮ ዞሮ እንግዲህ በእስራኤል ህልውና ማያምኑ ናቸው ሂዝቦላም ኢራንም። አሜሪካ ችልል እያለች ከሄደች በእስራኤል በኩል ምንድን ነው የሚጠበቀው?
0: እስራኤል በበኩሏ እንግዲህ ምንድን ልበለው አንቴናዋ ዘርግታ በአይነ ቁራኛ ነው የምትመለከታት ኢራንን። እና አሁን ባለፈው ሁለት ቀን ያየነው ነው ለምሳሌ ኢራኖቹ ወደ እስራኤል እስራኤል ሂዝባላ እንደፈረጅ በተለይ በደቡብ ሊባኖስ የሚገኘውን ሂዝባላ መናኸሪያ የሆነው ደኼ የሚባለው ሰፈር ደፍራለች በሚል ነው እንግዲህ ጣልቃ ገብተው ፎከሩ። አስቀድመው ጠብቁን፣ በዚህ አካባቢ ሌሊት እንደርስባችኋለን ብለው ፎከሩ። እንደፎከሩትም ሞከሩ፣ ያው ከሸፈባቸው እንትን ላይ እያለ እስራኤል ደግሞ ያው እንደተለመደው በአየር ኃይል ሂዳ የተለያዩ ቦታዎችን ደብድባ ሌላም ከበድ ያለ እርምጃ ለመውሰድ ተዘጋጅታ እየጠበቀች ሳለ አሁን እያለች አሜሪካ አቁሟለች እና በዚያ ምክንያት ተቋረጠ እንጂ እስራኤል በእርግጥ እንግዲህ እስራኤል በመደጋጋም ሶስተኛ ጊዜ ነው ወታደራዊ በአየር ጥቃት በኢራን ላይ የወሰደችው እና ኢራኖቹ በየጊዜው እስራኤል ወስደውን እርምጃ እንደገና እያጠኑ ራሳቸውን ያዘጋጃሉ የሚባል አባባል አለ። እስራኤል ደግሞ በበኩሏ ደግሞ ያንን ያደረገችው እንደገና ላለመድገም ከዚያ የተሻለ በአዲስ መልክ ደግሞ ኢራኖች በማይጠብቁት ዘዴ ይህን እያደረገች ነው ያለችው እና በተለያየ በዚህ በሳይበር በተለያዩ መሳሪያዎች የኤሌክትሮኒክ መሳሪያዎች የኢራንን የራዳር መቆጣጠሪያ የተለያዩ የጠላት ኃይሎችን ወደ ክልል መግባታቸውን የሚያሳየው መሳሪያ እንዲዛባ እንዲወናበድ የሚያደርግ እስራኤል መሳሪያ ላይ በዚህ አይነት ነው እንደፈለገችው ገበታ ምትወጣው እስካሁን ድረስ የሚባል አለ። ይሄ እንግዲህ ኢራኖቹም ያደሩ ከተረዱት በመጨረሻ እንግዲህ ችን ሀገር መጉዳትም አንችልም እንግዲህ ያለን አማራጭ ተስማምቶ መኖሩ ነው የሚል እውነታ እንዲፈጠር ነው እንግዲህ በሁሉም በኩል የሚጠበቀው።
1: ጥሩ እንግዲህ በመጨረሻ ለማጠቃለያ ምን ትላለህ?
0: መጠበቅ ነው እንግዲህ ያለብን
1: መጠበቅ ነው። ጥሩ የአዲስ ነገር ሲኖር ደግሞ እናቀርባለን። ወደሚቀጥለው ዝግጅት እንለፍ። አድማጭ መስመር ላይ እንዳለ ይታየናል ጋሽራ።
0: ኦኬ፣ ወደዚህ እያለፍን ነው እንግዲህ። ክቡራትና ክቡራን አድማጮች አመሰግናለሁ።
1: አመሰግናለሁ።
0: እንግዲህ ወደ አድማጮች የተሸጋገር ነው። ጤና ይስጥልኝ። እለው
2: አሎ
0: ማልበል
2: ፍሳ ነኝ።
0: አቶ ፍሳ ጤና ይስጥልኝ። ደህና
2: ነህ?
0: መልካም። ከአንተ ጋር እንድንወያይ የተነጋገር ነው እንግዲህ በአንዳንድ ነገሮች ነው። አንተ ኢትዮጵያ አምቦ በር ማስተማር የነበርክ ከዚያ በኋላም በተለያዩ ቦታዎችም ሰርተሃል እና አምቦ በር ስራ ላይ በነበርክበት ጊዜ የኢትዮጵያ ወዲዎች የቴት አካባቢ እንዳሉ የገጠር መንደሩን ካርታ ወይም ዝርዝር ካዘጋጁ ሰዎች አንዱ ነህ ይባላል እና መቼ ነበር? ከስንት ዓመት በፊት ነው?
2: እኔ ነበርኩት በ67 እስከ 68 አምቦ በር ነበርኩ። ከዛም ታዳ ሄድኩ። እዛ ሰራ ነበረ ከነ ገዳሊያና ከአቄባ ጋራ እንገናኝ ነበር እና ስራውን ግን የጀመርኩት በ75 ነው።
0: በሀበሻ ነው በፈረንጅ?
2: በፈረንጆች ነው።
0: በ75 እሺ። እና የስራው ባህሪ እንዴት ነው? እንዴት ነው የጀመርከው?
2: መጀመሪያ ያው የመንግስት መምህር ነበርኩ።
0: የመንግስት ተቀጣሪ መምህር?
2: ተቀጣሪ ነበርኩ። ከዛ ከአንድ 5 ዓመት በኋላ ጌርሾን ሌቪ መጣ።
0: ፈረንጅ ነው አይደል?
2: ፈረንጅ ነው።
0: ከእስራኤል?
2: ከዚህ ከእስራኤል ተልኮ ነው የመጣው እዛ እንዲሰራ። ከሱ ጋራ በመንግስት ስራ ሁኜ አብሬ አንዳንድ ጊዜ ሰራ ነበረ። በትርፍ ሰዓቴ የጠዋት ሽፍት ሲሆን ከሰዓት በኋላ እሱ ጋራ ይሄድ ነበረ።
0: እንዴት አገኘው? ተዋወቀው?
2: እንዴት ተዋወቅ? ጥሩ ነው። አምቦ በር ስብሰባ ነበረ፣ እዛ ተሳትፌ ነው ያገኘኋት።
0: እና ከዚያ ተግባባችሁና አብረን እንስራ አለ?
2: ቆይቷል። ከዛ ጎንደር ተመልሶ እዚህ እስራኤል መጥቶ እንደገና ተመልሶ ሲሄድ ነው ያስጠራኝ። ሌላ ሰው ነበር ሚስተር ሄንሪ ሮዘንበርግ የሚባል
0: ከአሜሪካ
2: ተመላልሶ መጥቶ አገኘው ነበረ። እሱኑ እንትን ያደረገ ሪፈር ያደረገ ለጌርሾን አብረን እንድሰራ
0: ምን ነበር ስራው ባህሪ አጀማመሩን የስራው ባህሪ እንዴት ነበር

0: ቢሮ መሳይ በየቦታው ነበረን። እዛ ሰራለት ነበረ።
1: ምንድን ነው ስራው?
0: ስራው መጀመሪያ ያው ስለ ቤተ እስራኤሎች መንደሮች እየሄድን እንትን እንል ነበረ። ማለቴ መንደሮችን አስጎበኘው ነበር።
1: ምን ለማድረግ ነው ጉብኝቱ?
0: ጉብኝቱ እንግዲህ የህዝብ ቆጠራው ከመጀመሩ በፊት እስከ ትግራይ ድረስ ሂደን እዚህ የበጌምድሩን የስሜኑን አይተን ትግራይ ድረስ ሂደናል። እና ምን ያህል ህዝብ እንዳለ በዛ አካባቢ ነፍሳቸውን ማራቸው አባ መንግስቱ ኤልያስ አዲስ አሮ ነበሩ አስፈረተናቸው። ሽሬ መጥተው ከሱ ጋር ይነጋገሩ ነበር።
1: ከገርሶን ጋር ለቢ
0: ከገርሶናው እኔ እሳቸው ሁመራ ድሮ ልጅኛ አውቃቸዋለሁ፣ ግን እብራይስጥ መናገራቸውን አላውቅም ነበር። እኔ እንግሊዘኛውን አስተረጉማለሁ እየተቀምጬ አንድ ጊዜ አሉና ሁለቱ ይነጋገሩ ነበር።
1: አሁን እንግዲህ መቼም የሬዲዮ ንግግር መቼም አጠራጥር ያለ ስለሆነ ያኔ እንግዲህ የኢትዮጵያ ውስጥ እስከሚቻለው ድረስ እስከምደርሱበት ቦታ ድረስ የኢትዮጵያ ሄደዋን ቁጥራቸው ምን ያህል ነው የሚለውን ለማወቅ ነው አይደል?
0: አዎ። ምን ያህል ህዝብ እንዳለ ወደ ቆጠራው ዞርን ማለት ነው።
1: እንግዲህ ስንት ጊዜ ወሰደባችሁ ይህን እንትን ለማጠናቀቅ?
0: ብዙ ጊዜ ነው፣ በየገጠሩ ስለሚሄዱ ረዥም ጊዜ ነው የወሰደ። ከዛ አምሃሉ ላይ ሚስተር ጌርሾን ከእንትን እንዳይገባ ተከለከለ ጎንደር።
1: ለምን?
0: ነገሩ አዝማሚያውም እንደሆነ አላወቅኩም፣ ግን ያው ለቤተ እስራኤሎች ብቻ ነው እርዳታው የሚመጣ የነበረ።
1: እና በመንግስት ላይ
0: ሌላው ህዝብ ለድሃ እርዳታ አይደለም ብለው እንትን አሉን። ተቃዋሚዎች መጡ።
1: ኦኬ። መንግስት ጥርጣሬ
0: አደረበት ማለት ነው።
1: ኦኬ።
0: ከዛ በየዞኑ ሰዎች እየቀጠርን ገንዘብ እየከፈል ወረቀትና ስክሪፕቱ ሰጥተን በየዞኑ እንዲቆጥሩ ተደረገ።
1: ስንት ሰው ተገኘ በአጠቃላይ የምታስታውሰው ከሆነ? ያኔ
0: ስንጨርስ 28,000 ነው የነበረው።
1: 28,000 ሰው? ግን ሁሉን አላደረሳችሁ ማለት? የቀረ አለ ነው?
0: የቀረ ይኖራል። ለምሳሌ ወደ ወሎ ብዙ አልሄድንም፣ ወደ ጎጃም አልተሄደም። በዚህ በትግራይና በበጌ ምድር ያለውን ብቻ ነው ያጣራ ነው።
1: ከአንድ ቦታ የሆነ ፋይል ስመለከት 421 ነው ምናምን የሚሆን ገጠር መንደር ነው ያየሁት። ያ በእናንተ
0: 500 ይመስለኛል
1: ይደርስ ይሆናል። እኔ ጋር ያለው 450-420 ምናምን ነው ያየሁት።
0: እንትን እኮ ወረቀቶች በሙሉ አሉ። ከእንትን ከዚህ ጽህፈት ቤት አይጠፋም፣ ከሚኒስተሩ ጽህፈት ቤት
1: ይኖራል፣ አይጠፋም
0: አለ።
1: ሌላ
0: ግን በሙሉ የተጣራ አልነበረም።
1: አዎ። ከዚያ በኋላ አንተ የት ሄድክ? የት ደረስክ?
0: እኔ እንግዲህ እዛው እየሰራሁ እያለሁ ችግር ተፈጠረ። ይሄ የእስራኤል ሰላይ ወኪል ነው ተብዬ የክፍለ ሀገሩ አስተዳዳሪ የነበረው መላኩ እንድታደን ተደረገ።
1: መላኩ ተፈራ?
0: ከዛ እኔ በሶስት ቀን ውስጥ ጨርሼ ወጣሁ ወደ

0: ወደ ውጭ ከጎንደር ውጭ ማለት ነው።
1: የት ሄድክ?
0: መጀመሪያ ከጎንደር ወደ ውዛባ፣ ከዛ ወደ ፈንጠር፣ ከዛ ወደ ውዛባ ላይ ወጣን። ምንድን ነው የሚባለው ተራር ወደ በለሳ አቅጣጫ እዛ ወጣው። ከዛ ከሃፓዎች እንትን አሉኝ ያዙኝና እነሱ ይዘውኝ ወደ ስሜን ገባው። ስሜን ተራራ ጠገብ ነው ደጀን የሚባል
1: ራስ ደጀን
0: ነው። ከዛ ጣቢያ ነበራቸው እዛ አንድ ሁለት ወር ያህል ቆዩ። ከዛም እንደገና ችግር ተፈጠረ። ችግሩ በተጋዳዮች ውስጥ እነዛ ሚኒስተር አስተዳዳሪ ምናምን ለመሆን የሚፈልጉት በጥሩ ሁኔታ ተይዘዋል። እኛ ያው ቆሎና ንፍሮ አንድ ቀን በሳምንት ሮብ ሮብ ቂጣ እንበላ ነበረ። ለዛው ይትዘን አንድ 40 እንሆናለን እንትን እንዳልን ያዙን። ከበው ሰራዊቱን ለማከፋፈል የመጡ ናቸው ተብለን እስር ጥበቃ ውስጥ ገባን።
1: የት ነው? እዛው ራስ ደሽና ጠገብ?
0: አዎ።
1: ኦኬ። ከዛ በኋላ የት ሄድክ?
0: ከዛ አሰሩን ወደ 48 ቀን ይሆን ጎንደር አጣርተው ሁኔታውን ከእኔ ጋር የተያዘው በመሳሪያ እንፈረዳቸዋለን ብለው ነበር ያዙን። ጎንደር ተጣርቶ ሲመጣ ልጁ በጣም ብዙ ኮንትሪቢሽን ወይም ለድርጅት ያገለገለ ስለነበረ ጥሩ እንትን አገኘን፣ ክሬዲት አገኘን። እኔም በበኩሌ ወደ ገጠር ሲሄድ አንዳንድ ወረቀቶች፣ መሳሪያዎች ምናምን ይዤላቸው ሄድ ነበረ።
1: ለማን? ይሄ ማን ነው? ለወያኔ ነው?
0: ኖ ሊያፓ ነው።
1: ሊያፓ
0: ሁሉ ተጣርቶ መጥቶ ከዛ ተሰናብታችኋል አሉ። አረ እኔ ቤተሰብ ነበረኝ፣ ልጆችን ጥዬ ቤት ነበረኝ፣ ትዳር ነበረኝ፣ እንደዚህ ነው የመጣሁት፣ ለትግል ነው የመጣሁ ብዬ አልኩ። ከዛ ይህን ወይ ተሰናብታችኋል ብለው አሰናበቱን።
1: ኦኬ። የት ሄዳችሁ እዛ በኋላ?
0: ከዛ አስር ሰጡንና አባረሩን። ማይጸብሪ ገባን። ከዛ ማይጸብሪ ገብተን ሻይ ቤት ስንጠጣ ሴትየዋ በሉ እዚህ እንዳታድሩ፣ ጦር ሰራዊቶች ሊመጡ ይችላሉ፣ እዚህ ነው የሰነበቱ እና አደጋ እንዳይደርስባቸው ወደኋላ ተመለሱ አሉን። ሄደን ገጠሩ አድረን ጠዋት ሌሊት ተነስተን ስንመጣ አሁንም ቡና ቤቱ ማነው ሻይ ቤቱ ተከፍቷል። እዛ ቁርስ መሳይ በልተን ወደ ሱዳን ሳይሆን ወደ ወልቃይት
1: የለ ለመሄድ ፈልጋችሁ ነው?
0: መውጣት ብቻ ነው የፈለግነው ከሀገሩ። ምክንያቱ
1: ከኢትዮጵያ ወጣችሁ የተላችሁ መጨረሻ ላይ?
0: ወጣን፣ ወልቃይት ደረስን። ከዋልድባ የሚባል ገዳም አለ፣ እዛ አርቦን ብንጠይቅ አይሆንም የፍልሰታ ጾም ስለነበረ ኃጢአት ነው ለእናንተ መስጠት ብሎ እምቢ አለን መልእክሴው። ከዛ ቀጥለን ሄድን። ስንሄድ ያ ልጁ በጣም ስለተናደደ ለማጋለጥ ፈለገ ጎንደር ገብቶ።
1: እሺ። በመጨረሻ ሱዳን ገባችሁ አይደል?
0: ፋይናሊ ገባነው።
1: ከስንት ቀን ጉዞ በኋላ?
0: ጠቅላላ 21 ቀን ነው
1: የተጓዛችሁት?
0: በእግራችን የተጓዝ ነው።
1: ሱዳን ምን አገኛችሁ? ማን ጠበቃችሁ? ማን ረዳችሁ?
0: ማንም የረዳን ሰው የለም። እዛ ስንገባ ያው አልፎ አልፎ አንዳንድ ኢትዮጵያውያን ሴት አዳሪዎች የነበሩ ሁመራ ምናምን የነበሩ እዛም የነበሩ ገበሬዎች እነሱ አንዳንድ እርዳታ ልብስ አልነበረንም፣ ልብስ አለበሱን። አንዲት ሁመራ ሀብታም የነበረች እሷ ደግሞ ደርግ ሊገላት ብሎ ወደ አስመራ ትኬት አስገዝቼ ሄዳ የወጣች ነበረች። እሷን ጠያይቀን አገኘን። ከእሷ ቤት አንድ 12 ቀን ተቀመጥን።
1: ከዚያ በኋላ እንዴት የተወጣችሁ? ከዚያ የተዳቸው አንተ ለምሳሌ የት ሄድክ?
0: ገዳሪፍ ነበር። ከገዳሪፍ ካርቱም ሄድኩ። ያ ልጅ ተመልሶ እጁን ሰጧል ለጦር ሰራዊቶች አዳርቃ የሚባል ሀገር።
1: አንተ ካርቱም ገባህና ማን አገኘህ?
0: እኔ ፈለኩ፣ ሰው አላገኘውም። አንድ ዶክተር ሮንጋ ዋልተር ሮንጋ የሚባል ሐኪም ነበር ሆስፒታል። እዛ መስሪያ ቤታችን ቋራ እያለን ጎረቤት ነበርና ንጻጻፍ ነበር ከሱ ጋር። እሱን ፍለጋ ሄድኩ። እዛ ሲሄድ ወደ ኢታሊያ እንደተመለሰ ነገሩ። አድራሻ ሰጡኝ፣ ጻፍኩለት። 100 ብር እርዳታ በፖስት አድርጎ ከፈለክ እኔ ወደ ሞዛምቢክ እየሄድኩ ነው ትኬት ልግዛለ አለ። አይ እኔ ከኮሚኒስት ተነስቼ ኮሚኒስት አልገባም ብዬ አልሄድም አልኩት። እዛው ተቀመጥኩ ካርቱ።
1: ስንት ጊዜ ቆየ?
0: እንግዲህ ጠቅላላ 1 አመት ከሁለት ወር ነው የቆየሁት።
1: ከዚያ የት ሄድክ?
0: ከዛ እዛው ካርቱም ነበርኩ። መጀመሪያ ያገኘሁት ብሩክ ተገኘ ነው። እዛ ለስራ መጥቶ አገኘሁት።
1: ትተዋወቁ ነበር ቀደም?
0: አዎ እንተዋወቅ ነበረ።
1: እሺ።
0: እና ከሱ ጋርም ግንኙነት አረኩ። ከዛ ጠፋብኝ። ከዛ አንድ ሰው ከአዲስ አበባ ተልኮ ይሆናል የመጣው ፍረድ ያዘዘው የሚባል መጣ፣ አውቆ ስለነበረ ከሱ ጋር ሁነን ና እንሂድ አለኝ። አንድ ፈረንች እንጃ ታውቀውም ይሆናል ወይም ታውቀው ይሆናል ቢል ሀልፐር ነው የሚባል አገኘን።
1: ቢል ሀልፐር?
0: አዎ። እሱ አገኘን። በቃ እንደዚህ አስበናል እና ተባባሪ ትሆናለህ ወይ አሉ። እሺ አልኩት። ስለ ማስወጣቱ ከዛ እሱ ጋር ሁነን ስንሰራ ፈረደም አብሮ አለ። ከዛ ከዚህ ሰዎች ተልከው ሱዳን ገቡ እና እነሱን አገኘ ናቸው። እነሱ በሳምንት በሳምንት የተወሰነ ገንዘብ ይሰጡን ነበር። ከዛ ካረፉበት ቤት ወስደው የህዝብ ቆጠራውን ይሄ አንተ ጽህፈት ነው፣ ግማሹ የኔ ነው፣ ግማሹ ሰው እንዲረዳኝ አድርጌ ያስቆጠርኩት ነው አልኳቸው። ማፑን እኔ ራሴ ነው የሰራሁት። በሰዓት ነው እንትን ያል ነው። ለምሳሌ ከጠዳ ተነስቶ ጎንደር ምን ያህል ሰዓት እንደሚወስድ እዛ 1 ሰዓት ተኩል፣ 1 ሰዓት፣ ግማሽ ሰዓት፣ 12 ሰዓት ምናምን እያልን እንትን የለውም፣ ስኬል የለውም።
1: ግምታዊ ነው። በግምት
0: ሰዎቹ ሂደው ምን ያህል ሰዓት ተጉዘው እንደደረሱ እንደነገሩን እዛ ላይ ያሰፈር ነው። እሱንም ማፑን አምጥተው አሳዩ። ከዛ በቃ በነገታውን አሉ። በነገታው ሲሄድ መኪና ተከራይተው ሰጡኝ። ከዛ ወደ ገዳርህ መሄድ ጀመር። እንግዲህ ፈረደ አይ ቲንክ አዲስ አበባ ያውቃቸዋል መሰል ሰዎችን እና አስቀድሞ ወደ ትግራይ ነው መልክተኛ የላከ። እዛው ከገዳርህ ሰዎች ነበሩ፣ ሂዶ ትግራይ እንዲናገሩ አደረገ። ከዛ ተመልሰን ካርቱም መጠን በሁለተኛው ቀን ደግሞ ወደ ቋራ አካባቢ ሄድን፣ ታያ የሚባል ከተማ ድረስ በሱዳንና በኢትዮጵያ ድንበር ላይ። እዛ ስንደርስ ያው ሰው ተፈልጎ በእስራኤሎች ላከን ወዚህ ወደ ደምቢያ አካባቢ ሊሰማ ነገሩ እንደዛ አድርገን እንሰራ ነበር
1: ያባይ ታሪኩ በጣም ረጅም ታሪክ ነው ሰፋ ያለ ጊዜ የሚያስፈልገው ይመስለኛል አሁን ለየ የዛሬውን ውይይታችን ለማቋጨት አሁን ሱዳን ቆይተህ ወደ አሜሪካ ልትሄድከው አይደል
0: አዎ ከፈረደ ጋር አልተስማማንም
1: አልግባባላችሁና ወደ አሜሪካ
0: አልግባባልኩና ከዚህ አሶጤ ነው የደከምኩበት ስራ ስለሆነ
1: አዎ
0: እንዲሰራ ፈልጋለሁ በየነገርኳቸው እዛ ሄልተን ሆቴል እየነገርኳቸው
1: የት ካርቱም ነው
0: ካርቱም አዎ ነገና ምናምን አሉኝ ተመልሼ ሲሄድ የሁለት ሳምንት ቪዛ ያለው ፓስፖርት ስሜ የለውም የሰው ስም ነው
1: ሌላ ሰው ስም ማለት ነው
0: የሌላ ሰው ስም ነው ተጽፎ መጣ
1: በዚህ ወጣ
0: በሶስተኛው ቀን ወደ አሜሪካ እንዲሄድ ተደረገ ከዛ ቢል ሃልፐር ናውሮይ ነበር ጠባቂ ጉዳዩ እንዳይበላሽ ወይም ለአረቦች ምናምን እንዳላቀብል
1: ምስጢር እንዳይወጣ
0: እንደዛ አሉ እኔ
1: በነገራችን ላይ አንተ
0: ደስ ነው የሚለኝ እንጂ አይከፋኝም ነበር ግን እንደዛ ያደረጉት
1: ከዚያ አሜሪካ ገብተ እዚያ ትኖራለህ
0: አሜሪካ ገባሁ ኤርፖርት ላይ 200 ብር ሰጥቶ you can make it here ይሄ በጣም ጥሩ ከተማ ነው ሌላ ቦታ ብዙ ችግር ይፈጠርብሃል እዚህ ኒውዮርክ ይሻልሃል ብሎ ሞቴል አስያዘኝ ሞቴል ይዤ ሳየው ገንዘቡ 200 ነው በቀን 25 ብር ነው የምከፍለው ምን ልበላ ነው ምን ስልጠጣ ነው ብዬ እንትናን
1: ቆይ እንደዚህ ይሆን አቶ ፈሳ ስንት ጊዜ ትቆያለህ እዚህ እስራኤል
0: ማህራ ሰዓት ነው ካሁን በኋላ
1: መሄድ ነው ኦኬ ሰፋ ያለ ጊዜ ወስደን ኢንተርቪው እናደርግ ነበረ ጊዜ ቢኖርና
0: ጊዜው እንግዲህ መጣለሁ እኔ ብዙ
1: ለመሆኑ በስልክ መዚያ ሆነን በስልክ የሚሆን ነገር ነው ዛሬ ሁሉ ነገር ቀላል ስለሆነ በስልክም ኢንተርቪው እናደርግ እንችላለን በቀጣይነት ሰፋ ያለ ታሪክ ስላለ ለጊዜው እዚህ ጋር የምናቆመው ማጠቃለያ አጠር ያለ መጠቃለያ ካለ እሱን ንገረኝና በቀጣዩ እዚያ ካለበት ቦታ ወደ ምን እናነጋግራለን
0: እሺ እንግዲህ ማጠቃለያው ሌላ የለም ያውም መጣው ማውቀውን ሰው እያገኘው እሱ ቤት ገባሁኝ
1: እዚህ ሀገር
0: ወዲያው ነው አሜሪካ
1: ገባኝ አሁን እስራኤል ሀገር ነው ያለሁ አይደል
0: አሁን እስራኤል ሀገር ነው ያለሁት
1: ለምን ነው የመጣሁት
0: ደሳሌ ልጅ ስለሚያገባ
1: ደሳሌ ታረቀኝ
0: ለዛ ብዬ ነው የመጣሁት
1: ወዳጅ ናቸው ዘመድ
0: ዝምድና ሳይሆን ምልህ እዛው አብረን ሰርተናል ከልጅነቱ አስተምሬውም አለሁ
1: ቅርብ ጓደኞች ናቸው ማለት ነው
0: አዎ ያው ዝምድና እንደ ዝምድና ቁጠረው
1: አይ ደስ ይላል እና አቶ ፍሳ እንግዲህ በቀጣዩ ስልክህን እንቀበልና እዚያ ውጭ ሀገር ያለውን ስልክ ቁጥርህን ተቀብለን ሰፋ ያለ ቦታ ሰተን እንወያይበታለን ጉርም ታሪክ ነው ያለ ብዙ እንደቀረ እኔም አውቃለሁ ታሪክህን እኔም ከሞላ ጎደ ስለማውቀው እንነጋገርበታል ሌላ ጊዜ እንግዲህ እናመሰግናለን ሰላሙን ሰላም አሁን እንግዲህ በርካታ ዜጎች ሰዎች መስመር ላይ እየጠበቁ ነው ያሉት እንግዲህ አጠራ አጠር እያደረግን እንቀበላቸዋለን ሄሎ ጤና ይስጥልኝ ማልበል
2: ደሳለኝ እንግዲህ ወንድም አገኝ ይባላለሁ
1: ሻቶ ደሳለኝ
2: አቤት
1: ሰላም ነበር
2: እንዴት ነህ አባት
1: እግዚአብሔር ይመስገን ደህና ነኝ
2: ሰላም ነው ቤተሰብ አንተስ ጤና
1: ደህና ነኝ እግዚአብሔር ይመስገን
2: ለሰው ጤናውን ለአገሩ ሰላሙን ያወርድልን በመጀመሪያ ደረጃ
1: እሺ
2: አገር ሰላም ከሆነ ሁሉም ሰላም ነው
1: ነው
2: አገር ሰላም ካልሆነ ግን አሁን በሩጫው ጊዜ 10 ተኪሶ የሚወጣ የለም
1: ነው
2: እና መቼም እንግዲህ ነገር የብዙ ነበር ግን ነገር ነገር ቢቀበሉ ጥሩ ነው። ሁልጊዜ ደውላለሁ ሞልቷል ነው የሚባል።
1: እንደዚያ እኮ ነው ወረፋ
2: ወደውም አይደለ ህዝቡ እየበዛባቸው
1: ሌላው ነው ማደረስ ነው እንጂ አንዱን ተተን
2: እና በመጀመሪያ ለእናንተ ይህንን ቀብላችሁ ለምታስተላልፉት ክብርና ምስጋና የጤናና ምረት ይስጥልን
1: እናመሰግናለን።
2: የብረት እናንተ ጋር ይሁን። እኔ የምለው አሁን ሌላ ቀን አቀርባለሁ እንጂ ዛሬ ለስለ ጦርነቱ ነው። አገር ሰው ቢሞት በሰው ይለቀሳል፣ አገር ቢሞት ማን ይለቀሳል ይባላል አባቶቻችን። እንግዲህ ሁሉ ሁሉ አባሽን ያገቡሻል የሚባል ነገር አለ። ሁሉ ሁሉ የእኛ ሰብሳቢያችን እንዴት ራሱን መቻል አቃተው? በሰው ተጠግቶ አንደዚህ የተዋጋልህ አንደዚህ የተተዋልህ አንደዚህ እንትላለ ተመባል የራሱን ህዝቡን አጠናክሮ ራሱን መቻል አይችልም?
1: ማን ነው
2: ዋጋት?
1: ማን ነው ሰውየው?
2: ሚኒስትራችን፣ ጠቅላይ ሚኒስትራችን።
1: ኦኬ። ነታንያሁ
2: ነው እና ሁልጊዜ አንዳንድ አባይበሬ አንደዚህ ያርሳል አንደዚህ ይተኛል፣ አንደዚህ ያርሳል አንደዚህ ይተኛል። ከዛም በኋላ ወይም ሲል ቀንቶ ያርሳል አለዛ ተኝቶ ይቀራል። እና እንዴት አገባንን? ስንት ወጣቶች ስንት ወታደሮች ነው ኑሮ በየቀኑ የሚረግፉ እንደ ቅጠል?
1: እና ናታንያሁ ምን እንዲያረጉ ፈልገው ነው?
2: ምንም ማን ይደረገው የትራምፕ ጉዳይ ላይ እናታቸው ሆነ ነገር አሳ ወገጣ ይባላል። አሳሁን ልትዘው ስትል ወደ ባህር ይገባል፣ ይርቅሃል። ስትተው ደግሞ ወደ አንተ ይመጣል። እንደዛ ማለት ነው። ለምን አጠናክሮ ጦሩ የተመሰገነ ይሁን? በቂ ኃይል አለ። በቂ ኃይሉን አጠናክሮ ለምን አንድ ጊዜ ሞት ድነት አይለይም?
1: ራሱን ችሎ ራሱ በራሱ ወስኖ ለምን?
2: አዎ
1: ገባኝ።
2: ራሱን በራሱ ማስተዳደር ያቅታል? ከዛሬ ቀደም ስንት ነገሮች ነው የሰራ ይላል። እዛ ላይ ስንት ነገሮች ነው የሰራ? ምንም ውልጎ እንትን ድርድር ይባላል ለእነሱ ማጥናኛና የእቃ መሰደሪያ የቦታ ማበጃ ነው እንጂ ለእስራኤል እኮ ምንም ጥቅም አልተገኘም። ወይ ልጆቻችን እየሄዱ መሞት፣ መጠበስ፣ በራ በጣይ መቆላት እንጂ አንድም እቅድ አልተያዘም። አጠናክረው ሲከተሉ ተመለሱ ይባላል።
1: ገባኝ። ጥሩ እንግዲህ አስተያየቱ መልሰን
2: መጠናከር አለበት። እኛም ቢሆን ሀገር ከሌለ ምንም አናረግም። እኛም እኮ ሩጥን አናመጥ እንጂ ቁጭ ብለን መስራት እንችላለን። ለጠላት ደግሞ ወደኋላ ካሉለት እንደ በሬ ጅራት እየተከተለ አይለቅም። ያባና ደርግ በነበሩ ጊዜ እንዴት ነው የነበር? እኛ እየተከተልን ስንቀብር ነበር። ሀገራችን ለውያ ነበር ደግሞ ከፍለው ደግሞ አንዳንዶች ደግሞ ሳጫማ እያወለቁ ሬሳውን እየጣሩ የሚሄዱም ነበሩ። እማ አሁን ደግሞ እየተከተልን ደጀን መሆን እንፈልጋለን።
1: ገባኝ። መለኮ
2: ይዋጋ፣ ራሱን ይቻል፣ አይተጋ። ይሄ ሰውዬ ከቀን ሶስት ጊዜ ነው እንደ ሰው የሚለወጥ።
1: ገባይ መልእክቱ ግልጽ ነው።
2: ደስና አመሰግናለሁ።
1: እናመሰግናለን። እኛ
2: በቸር ደግሞ ለመግባት ለመገናኘት ያውቃል።
1: ሰላም ሰላም፣
2: ሀገሪቱን ሰላም ያርግልን፣ ጠላታችን ወደ ይመልስልን።
1: እሺ፣ አቶ ደስና
2: አመሰግናለሁ በጣም እናንተ ጋር ያርግ።
1: ሰላም ሰላም። ሄሎ
3: ሄሎ። ጤና ይስጥልን።
1: ጤና ይስጥልኝ።
3: ሰላም ናችሁ?
1: ደህና መልበል።
3: ባባይ ነኝ።
1: ባባይ
3: ሰዓቱ ገስግሷል። የተወሰነ ነገሮች መናገር እፈልጋለሁ ባጭሩ። እኔ የምናገረው ስለ ልጆች ጉዳይ ነው። በየአካባቢው እንግዲህ የትምህርት ጉዳይ እያለቀ ስለሆነ እንግዲህ በያዝነው ወር ብቻ ነው፣ ከዚያም በኋላ ሆፍሻ ጋር ሁሉ የሚመጣው። ስለዚህ ይቅርታ፣ በየከተማው ልጆችን ወቅቱ ከጦርነቱ ጋር ምንም ችግር ቢኖርም ጦርነቱ ምናልባት ወይ ወርድ ይሆናል ወይ ደግሞ ይቀጥል ይሆናል፣ አይታወቅም ምን እንደሚመጣ። አሁን እሁድ ዕለት እንደዚህ አይነት ችግር ነበረ፣ ዛሬ ደግሞ ሰላም ሆኖ እንደዚያ እያለ የቀጠለ ነው ያለ። እና ዋናው ስለ ልጆች ጉዳይ ነው እኔ ሐሳብ መስጠት መፈልገው ልጆች
1: ፈጠን ብለህ ምን አይነት አስተያየት አለ?
3: ልጆች ትምህርቱን በሚጨርሱበት ሰዓት ጥንቃቄ የቤተሰብ ጥንቃቄ ያስፈልገናል። ምክንያቱም እንግዲህ ተመዝገር የተወጥተው ወደ ኮፈሽ እየወጡ ስለሆነ
1: ጥንቃቄው ምንድን ነው? በአንተ አመለካከት ጥንቃቄ መሆን ያለበት ምንድን ነው?
3: ጥንቃቄ የምናደርገው ቤተሰቦች እናት አባቶች ጥንቃቄ ማድረግ ያስፈልገናል። ምክንያቱም
1: ምን ማድረግ አለባቸው? ጥንቃቄ ሲባል ምንድን ነው?
3: ልጆች ከመስገሬት ስለወጡ ከሌላ ከእና ከስጋራ ከአንዳንድ አረባ ሁኔታ ላይ መጥፎ ደረጃ ላይ እንዳይደርሱ ክትትል ማድረግ ያስፈልጋል። ከማን ጋር ነህ? ማን ነው ጓደኛ? የት ቦታ ነው ያለው እያለ መጠየቅ ያስፈልገናል። ወጧልና እንግዲህ ተኝቶ አምሽቶ ወጦ ይሄዳል፣ ተኝቶ ውሎ ሲያበቃ ምሽቶ ወጦ ይሄዳል። ስለዚህ በዚያን ሰዓት ምሽት የት እንዳለ አድራሻው ማወቅ አለብን። ከዚያም ደግሞ ብዙ ምንሰራ ከሆነ ትንሽም ቅንስ አድርገን ለዚች ሁለት ወር ለልጆች በእውነት ኋላ ተሄዱ በኋላ ወዲህ ብንል አያዋጣንም። ሳይሄዱ ነው መጠንቀቅ ያለብን። ግብኛ መጥፎ ደረጃ ከደረሰ በኋላ ወይኔ ከማለት አስቀድመን ገንዘብ እንኳን የተከፍሉ ማክናስ ምናምን ካለ 500-600 ከፍለን እንኳን እዚያ ማክናስ ብንወስዳቸው ጥሩ ነው ለማለት ፈልጌ ነው። ለምን አስቀድመን መጠንቀቅ ያስፈልገናል። በኋላ ችግር ከተፈጠረ በኋላ ግና መልስ የለንም።
1: ችግር ደረሰ
3: በኋላ
1: ችግሩ ከደረሰ በኋላ መፍትሄ ከመፈለግ አስቀድሞ ልጆች ጋር መነጋገር መመካከር ያስፈልጋል ነው አይደል?
3: መወያየት ያስፈልጋል፣ መነጋገር ያስፈልጋል። ልጄ የት ነው የምትሄደው? የቋንቋ እንኳን እጥረት ቢኖር የት ነው ያለኸው ብለው መነጋገርና መወያየት ያስፈልጋል ብዬ ነው ለቤተሰቦች ምን ማደርገው። ትምህርቱ ሲከፈት ትምህርት አላቸው፣ ይደክማሉ። ከዚያ ምንም እንትን የለም። ግን አሁን ግን አቺ ኮፈስ በጣም ከሸ ነው። እንዲያው ውሃ ዋና ብሎ ይሄዳሉ። በዚያው ከምን ጋር እንደሚገናኙም አይታወቅም። እንዲያው በጣም እነዚህ ሳሰ ውሃ ያሉ ናቸው፣ እንትንም የላቸው። ስለዚህ ጥንቃቄ ማድረግ ያስፈልጋል ማለት ፈልጌ ነው ለቤተሰቦቹ።
1: ጥሩ አስተያየት ነው፣ ጥሩ አስተያየት ነው። በጣም አመሰግናለሁ። በጣም
3: መልካም ቀን ይሆንላቸው።
1: አመሰግናለሁ። ሰላም ሰላም።

ክቡራትና ክቡራን አድማጮች፣ ቀዱን ክፍለ ጊዜያችን ለማከናወን አራት ደቂቃዎች አልቀርተውናል። እስከዚያ ድረስ አርዕስቴ ነው። በድጋሚ ነው የሃይማኖት ተማሪዎች በብሔራዊ ውትድርና መቀጠር አለባቸው የሚሉትን ዳኞች የክደሴት አባል ዳዲ አምሳለም ተቹ ጥቅምት 27 ቀን 2026 ዓ.ም በሐማስ ከተጠለፈ በኋላ የተለቀቀው ኤሊ ሻርአቢ ድርጊቱን የሚያጣራ ኮሚቴ አለመቋቋሙን በጣም ወቀሰ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ወታደራዊ ጥቃት እርምጃ ወስደዋል በማለት የአገሪቱ መገናኛ ብዙሃን ዘገቡ። የአሜሪካ ንብረት የሆነ አፓቺ የሚባለውን የጦር ሄሊኮፕተር ኢራን በድሮን መትታ ስለጣለች አሜሪካ አጸፋ መለሰች ተባለ።

አድማጮች፣ የቀኑን ክፍለ ጊዜያችን ማጠናቀቃችን ነው። ለዝግጅቱ ለመሳካት ለተባበሩን ለአጠናቃሪዋ ሀና ሰፈራሽ፣ እንዲሁም ለቴክኒክ ባለሙያችን ድሮር ሮትሽቴይን፣ ለባልደረቦች ወርቅነህ እሸቴና የሻየው ደጉ ምስጋና ይድረሳቸው። አብሬያቸው ቆየሁት ረሃቢም አላዛር ነኝ። በምሽቱ ክፍለ ጊዜ ባልደረቦች ይጠብቋቸዋል። እስከዚያ ድረስ ሁላችሁም በያላችሁበት በሰላም ዋሉ። Yeah.

0: ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቢዒ ካፍ ሄይ በሲባን ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 10 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 3 ቀን 2018 ዓመተ ምህረት ነው። የምሽቱ ስርጭታችን ነው ጀመረ። የቴክኒክ ባለሙያችን ዛፈር ሳሊም ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ሳምንታዊ ስፖርት ፕሮግራማችንም ሰዓቱን ጠብቆ ይቀርባል። ከተለያዩ አድማጮች ጋርም የስልክ ውይይት እናደርጋለን። በወቅታዊ ጉዳዮች እንወያያለን። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና። ክነሴቱ ዛሬ ባካሄደው ምልዓተ ጉባኤ የኦሪት ትምህርት መሰረታዊ ሕግ ሆኖ እንዲጸድቅ የቀረበውን ሐሳብ በመጀመሪያ ድምፅ አሰጣጥ አጸደቀ። ኢራን በዚህ ሳምንት በእስራኤል ላይ ባደረሰችው ጥቃት ራማት ዳቪድ በተባለው ወታደራዊ ካምፕ ቀላል ጉዳት እንደነበር መከላከያ ሰራዊቱ አስታወቀ። የፍልስጤማውያን ድርጅቶች በጋዛ ሰርጥ ጉዳይ ፕሬዚዳንት ዶናልድ ትራምፕ ላዘጋጁት እቅድ ለቀረበው ሐሳብ ምላሽ መስጠታቸውን አስታወቁ። የሊባኖስ ፕሬዚዳንት ጆሴፍ አዎን ኢራን ለሊባኖስ እርዳታ የምትሰጥ በማስመሰል የራሷን ጥቅም ለማስቀደም ሙከራ እያደረገች እንደሆነ ገለጹ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ክነሴቱ ዛሬ ባካሄደው ምልዓተ ጉባኤ የኦሪት ትምህርት መሰረታዊ ሕግ ሆኖ እንዲጸድቅ የቀረበውን ሐሳብ በመጀመሪያ ድምፅ አሰጣጥ አጸደቀ። የኦሪት ትምህርት መሰረታዊ ሕግ ሆኖ እንዲጸድቅ የቀረበውን ሐሳብ 56 የክነሴት አባላት ቅድመ ድምፅ አሰጣጥ ሂደቱን የደገፉ ሲሆን 43 የክነሴት አባላት ተቃውመዋል። ከተቃወሙት መካከል በጥምር መንግስቱ በሚገኙ ፓርቲዎች የክነሴት አባል ዳን ኢሉስ ከሊኩድ ፓርቲ እና የክነሴት አባል ሞሸ ሰሎሞን ከጽዮኑ ታዳቲት ፓርቲ መቃወማቸው ታውቋል። በክነሴቱ የተካሄደው ጉባኤ ሁከት የተሞላበት የነበረ ሲሆን በያህዱ ታቶራ ፓርቲ የክነሴት አባል ሞሸ ጋፍኒ ዋርሶ በተባለው የይሁዳውያን በናዚ ጊዜ በተጨፈጨፉበት ካምፕ ኦሪት ይማሩ ነበር ብለዋል። የመንግስት ተቃዋሚ ፓርቲዎች ሊቀመንበር ያኢር ላፒድን በበኩላቸው አባታቸው በይሁዳውያን ማጎሪያ ካምፑ እንደነበሩ ገልጸው ያኔ የእስራኤል መከላከያ ሰራዊት ስላልነበረ አያታቸው ወይም እሚታቸው በካምፑ መሞታቸውን ተናግረዋል።
1: אמרת בגטו ורשה הם למדו תורה. בגטו ורשה הם לא קיבלו קצבה בשביל ללמוד תורה. בגטו ורשה הם הלכו ולקחו נשק ביד ועשו את מרד גטו ורשה למען העם היהודי.
2: נענה לשמור על כבוד הבית הזה.
1: זה מה שקרה בגטו ורשה.
0: በዋርሶ ማጎሪያ ካምፕ ኦሪት ተማሩ ብለሃል። በዋርሶ ኦሪት ለመማር ገንዘብ አልተከፈላቸውም። በካምፑ የእስራኤልን ህዝብ ለመጠበቅ ሲሉ የጦር መሳሪያ አንስተው ለተቃውሞ ወጡ እንጂ ብለዋል ላፒድ። በያሃድ የተባለው ፓርቲ ሊቀመንበር ናፍታሊ ቤኔት እና ያሻር የተባለው ፓርቲ ሊቀመንበር ጋዲ አይዘንኩት ውሳኔውን በእጅጉ የተቃወሙ ሲሆን የተለያዩ አካላት ይህን ውሳኔ እየተቃወሙ መሆናቸው ተገልጿል። በኢየሩሳሌም ከተማ ሚግራሽ ሩሲም በተባለው ፖሊስ ጣቢያ አካባቢ በሐረዲ ማህበረሰብና በፖሊስ መካከል ከፍተኛ ሁከት መፈጠሩ ተገለጸ። ባሳለፍነው ሳምንት በከፍተኛው ፍርድ ቤት ምክትል ፕሬዝዳንት ኖአም ሶልበርግ መኖሪያ ቤት ፊት ለፊት ሁከት በመፍጠር ላይ እንዳሉ በፖሊስ ቁጥጥር ስር የዋሉ 19 ተጠርጣሪ ሐረዲ ማህበረሰብ አባላት ወደ ወታደራዊ ፖሊስ ሊተላለፉ ነው የሚል መረጃ የደረሳቸው የሐረዲ ማህበረሰብ አባላት በቦታው በመገኘት ከባድ ሁከት መፍጠራቸው ታውቋል። ሰልፈኞች የፖሊሶችን ተሽከርካሪ እየተከተሉ ሁከት የፈጠሩ ሲሆን ፖሊስ የሰልፍ መበተኛ ጭስ ተኩሶባቸዋል ተብሏል። 3 ችግር የፈጠሩ ሰልፈኞች በቁጥጥር ስር የዋሉ ሲሆን የሐረዲ ማህበረሰብ ከኢየሩሳሌም ውጭ በሚገኙ በተለያዩ ከተሞች የተቃውሞ ሰልፍ እያካሄዱ መሆኑ ታውቋል። የሐረዲ ማህበረሰብ አባላት የሚያካሂዱት ሰልፍ ተጠናክሮ ይቀጥላል የሚል ከፍተኛ ስጋት እንዳለና በፖሊስ በኩልም ከፍተኛ ቅድመ ዝግጅት እየተካሄደ እንደሆነ ከደረሰን ዘገባ መረዳት ችለናል። ኢራን በዚህ ሳምንት በእስራኤል ላይ ባደረሰችው ጥቃት ራማት ዳቪድ በተባለው ወታደራዊ ካምፕ ቀላል ጉዳት እንደነበር መከላከያ ሰራዊቱ አስታወቀ። በካምፑ ትጥቅ በሚቀመጥበት መጋዘን ሚሳኤል ለማክሸፍ የተተኮሰ ሚሳኤል ስባሪ ካረፈ በኋላ በጠረኛ ጉዳት ያደረሰ መሆኑንና በቦታው አባራ ሞልቶ እንደነበር አንድ ወታደራዊ ባለስልጣን ለ11ኛው ቴሌቪዥን ጣቢያ ዘጋቢዎች ገልጸዋል። የሊባኖስ ፕሬዝዳንት ጆሴፍ አውን ኢራን ለሊባኖስ ርዳታ የምትሰጥ በማስመሰል የራሷን ጥቅም ለማስቀደም ሙከራ ያደረገች እንደሆነ ገለጹ። ጆሴፍ አውን የሀገሪቱ ከተማ አስተዳደር ባለስልጣናትን ተቀብለው ባስተናገዱበት ጊዜ በአሜሪካ የሚካሄደው ውይይት አላማው የሊባኖስ ህዝብ ከሀገሪቱ መንግስት ውጪ ለሌላ ማንኛውም አካል ተጠሪ እንደማይሆን የሀገሪቱን ኃይል ለመመለስ ነው ብለዋል። አሁን በመቀጠልም አንድ ማካል በሊባኖስም እንዲደራደር እድላን ሰጠውም የሀገሪቱን ብሔራዊ ጥቅም ለሚጎዳ የውጭ አካል ጣልቃ ገብነትን አንቀበልም ያሉ ሲሆን በውስጥ ጉዳያችን ጣልቃ ሳይገቡ ለሚረዱን ለባህር ሰላጤውና ለአውሮፓ ሀገራት እናመሰግናለን ማለታቸውን ከደረሰን ዘገባ መረዳት ይችላል። እስራኤልና ሊባኖስ ከ12 ቀናት በኋላ እንደገና በአሜሪካ ተገናኝተው ቀጣዩን ድርድር ያካሂዳሉ ተብሎ ይጠበቃል። የፍልስጤማውያን ድርጅቶች በጋዛ ሰርጥ ጉዳይ ፕሬዝዳንት ዶናልድ ትራምፕ ላዘጋጁት እቅድ ለቀረበው ሐሳብ ምላሽ መስጠታቸውን አስታወቁ። የፍልስጤማውያን ድርጅቶች በካይሮ ከአደራዳሪ አካላት በነበረው ውይይት ትራምፕ የሰላም ምክር ቤት ስራ አስኪያጅ አድርገው ለመረጧቸው ኒኮላይ ሚላድኖቭ ላቀረቡት ሐሳብ ምላሽ መስጠታቸውን አልአረቢ ለተባለው ኳታር ቴሌቪዥን ገልጸዋል። አደራዳሪ ሀገራቱ ሐማስ ስለሰጠው ሐሳብ የእስራኤልና የአሜሪካን ምላሽ እየጠበቁ መሆኑን አልሐዳት የተባለው የሳውዲ አረቢያ ቴሌቪዥን ዘግቧል። በመጨረሻም ያየር ንብረት ትንበያ። ያየሩ ጸባይ ነገ ሙቀቱ በመጠኑ ይቀንሳል። ከአርብ እስከ እሁድ ተመሳሳይ ያየር ጸባይ እንደሚኖር ያየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በጽፋት 28 በቴል አቪቭ እና በሃይፋ 27 በቤት ሻአን 35 በቤርሸባ 32 በኢላትና ከባቢዋ 41 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር የሙዚቃ ረፍት እናድርግ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ስልክ መስመራችን ላይ ባልደረባችን ጥላሁን መልኬ ይገኛል። ወደ ጥላሁን እናልፈው። ጤና ይስጥልን ጥላሁን፣ እንደምናመሽ?
1: ጤና ይስጥልኝ ወርቅነሽ። ሰላም ላንቺም አድማጮችን
0: እናመሰግናለን። ሰላም ነን። ያው የሰሜኑ እስራኤል ሰላም እንዴት ነው? ሰሜን እስራኤል መቼም ሰላም ነን እንላለን እንጂ ዞሮ ዞሮ ግማሹ አካል ጦርነት ላይ ሆኖ ጦርነት ላይ ነን ማለት ይቻላል እኮ።
1: እውነት ነው። የአካባቢው ነዋሪዎች ብትጠይቂያቸው ምን አይነት ሰላም አለ ሊሉሽ ይችላሉ። ያው ጦርነት ላይ ፍራቻ ላይ ናቸው። በይበልጥ ደግሞ ትናንት አንድ የህዝቡላ ታጣቂ ወደ ክልሉ ለመግባት ወደ ሰፈሩ ያነት ተጨምሮበት ፍራቻ ውስጥና በእርግጥ ያሳለፍነው ሁለት ቀን ማለት ነው ትንሽ የተረጋጋ መስሎ ቢታይም አልፎ አልፎ ግን የህዝቡላ ድርጅት ያው ከጠብ አጫሪነቱ አልተቆጠም። እንዲሁም በእስራኤል በኩል ዛሬ ቀኑ አካባቢ ማለት ነው ከህዝቡላ የተላከውንን ያው የተለመደውን ሽብር ፈጠራ ድርጊታቸውንን ሲሰነዝሩ በእስራኤል የተነገረ ነገር ነበር። ማለት የመከላከያ ሚኒስትሩ በመንግስት ደረጃ ህዝቡላ አሁንም ወደ ሀገራችን የሰሜን ክፍል በዜጎቻችን ላይ ጥቃት የሚፈጽም ከሆነ የሚወሰደው እርምጃ በጣም የከፋ ይሆናል የሚል የመከላከያ ሚኒስትሩ ሆነ የመንግስት ውሳኔ ነበር። እስካሁን ድረስ የሚጠበቀውም ኦኬ ትናንት የተነገረው ነገር ታዲያ ለምን ተግባር ላይ ውል የሚባል ምክንያቱም ህዝቡላ ደስ ሲለው ያው ያለው ሁኔታ የማንደፋራት ምልክት ይታያል። ግን እንዴት ነው የህዝቡላ ድርጅትም አንድ ከጥቅም ጉዳቱ ማለት በራሱ ጊዜ ያው ተጎዳፍ ወይም ደግሞ እስራኤል እርምጃ ተወስድበት ለመከላከል እና ለማድረግ የሚያደርገው እንጂ ወደዚህ ጠቅሎ የመግባት ፍላጎት እንደሌለው የሚነገርበት ሁኔታ አለ። ይበልጥ ደግሞ ራስን ታትኖበት ያለው እስራኤል ከሊባኖስ መንግስት ጋር የምታደርገው የውስጥ የስምምነት ተኩስ አቁም ከዛም አልፎ ሰላም እሱ በከፍተኛ ሁኔታ የህዝቡላን ድርጅት እያስፈራው ነው። ያንን ነገር ነው እንግዲህ በአንክሮ እንግዲህ የተረጋጋ መስሎ ይታያል። ግን ነገሮች በአጭር ጊዜ ሊለወጡም ይችላሉ። ወርቅነሽ አሁን በሚቀጥለው ሳምንት ከ12 ቀን በኋላ ይመስለኛል ባለሳሳት ለአምስተኛ ጊዜ መሆኑ ነው የሊባኖስ መንግስት ተወካዮች እና የእስራኤል መንግስት እንግዲህ በአሜሪካ ሸማጋይነት ትኩረት የሚያደርጉበት መወያያ ርዕስ የሚባለው ደግሞ አሁን ወታደራዊ ጉዳይን በተመለከተ ማለት እስራኤል ቀስ በቀስ ጦሯ የምታወጣበት ሁኔታ የምታደርገውን የጦር አውሮፕላን ማንዣበብ እና ከዛም አልፎ ጥቃት መፈጸምን አጠቃላይ ቀጠናውን ሰላም ለማድረግ በዚህ ዙሪያ ይወያያሉ ይባላል። እንግዲህ ወደ 12 ቀን ይኖራል። ከዛ ቀን እስከምንደርስ ድረስ ደግሞ በህዝቡላ ድርጅት በእስራኤል ደግሞ ሌላ ደረጃ ይደረግ ሲሆን ይህ አይታወቅም። አሁን እንደምናየው ግን ትንሽ የተረጋጋ መስሎ ይታያል። አልፎ አልፎ ህዝቡላ ሲፈልግ ወደ አካባቢያችን ቢተኩስም
0: አዎ የሂዝቡላ ድርጅት እንዳልከው አላቋረጠም እየተኮሰ ነው ወደ ሰሜን እስራኤል አካባቢ አቅሙና አጋጣሚ በፈቀደለት ጊዜ ሁሉ። እንደው ጥላሁን አሁን የሊባኖስ መንግስት ባለስልጣናቱ በሚያሰሙት ንግግር ባለው እንቅስቃሴ ትንሽ ቆራጥነት የሚታይባቸው ይመስላል። ግን መቼም ፍላጎት ብቻ ያው በተግባር ካልተገለጸ አስቸጋሪ ነው። ለመደራደርም እንደገና ለሚቀጥለው ዙር ድርድር ከ12 ቀናት በኋላ እስራኤልና ሊባኖስ በአሜሪካ ይገናኛሉ ያሉ የሚል መረጃ እያየን ነው። እንደው ይሄ ነገር ውጤት ይኖረው ይሆን? የሂዝቦላን ድርጅት ትጥቅ ማስፈታት ይችሉ ይሆን ሊባኖሶች?
1: ያው ትጥቅ ማስፈታት የሚለው እኔ እንጃ፣ እሱ ሊከብድ ይችላል። አሁን ሙከራ ነው ማለት የህዝቡላ ይቅርታ፣ የሊባኖስ ወታደር ሀይል ወይም ደግሞ የሊባኖስ መንግስት ሀይል ኑሮት አይደለም። አሁን እዚህ የሰላም ድርድር ፍላጎቱ አለው ከእስራኤል ጋር በግልጽም ተናግረዋል። የሊባኖሱ ፕሬዚዳንት አሁን በግልጽ ምንፈልገው ሰላምና ከዛም አልፎ የሰላም ስምምነት ብናደርግ ምን ችግር አለ ማለት ፍላጎቱ አላቸው። ምክንያቱም ከኛ እኛን ከሚጠሉን የበለጠ የህዝቡላን ድርጅት በጣም በጣም እንዲጠፋ ይፈልጋሉ። ግን እንደ ለጥያቄሽ መልስ የህዝቡላን ድርጅት እንዲሁ ትጥቁ ማስፈተን መድ አይመስለኝም። የህዝቡላን ድርጅት በአዳከምና ማጥፋት እንኳን ባይቻል እንዲያው ትጥቁን ፈተው በኢኮኖሚ ማዳከም በእንደዚህ አይነት ሁኔታ እስራኤልና አሜሪካ ካልጀመሩ በጦር የሚለው ሁኔታ እኔም ተመስሎ አይታየኝም። አሁን ከወዲሁ ያለው ቅድ ምንድን ነው የሚነጋገሩበትም በሊባኖስና በእስራኤል አሜሪካና እስራኤል የጦር የሊባኖስን ወታደር ማሰልጠንና የጦር መሳሪያ በመስጠት ሀይሉን እንዲጠናከር ማድረግ ማለት በአሁን ባለው ደረጃ የህዝቡላ ድርጅት ከፈለገ ሊባኖስን እኮ መቆጣጠርና ሁሉ የፈለገው ማድረግ ይችላል። ስለዚህ ሀይሉን ማጎልበት ነው ፍላጎታቸው። አሁን ያ እስኪሆን ድረስ እንደገና ሌንጃ የህዝቡላን ድርጅት ከወዲ እንደምናየውቀው ሌላው ኢራን አለች። ኢራን ነች አራጊ ፈጣሪዋ። ኢራን ከላይ ሆና የህዝቡላን ድርጅት ምን ማድረግ እንዳለበት እሷ ነች እንግዲህ መመሪያ የምትሰጠው። አሁን ኢራን ስታስቢው የህዝቡላ ድርጅት በቀላሉ ትጥቁን እንዲፈታ ፍላጎቱ የላትም። እሷ የምታደርገውን ጥረት እንደ የሀገሪቱ ኢኮኖሚ ቢናጋም ቀውስ ውስጥ ቢገባም እንደምንም ብላ እንደ ድሮ ባይሆንም የተቻለውን መጠን የህዝቡላን ድርጅት ደግሞ እንዲቆይ እንዲተነፍስ የምታደርግበት ሁኔታ ነው። ስለዚህ ምናልባት እንዴት ነው ከሌሎች ሀገራት ጥምር ኃይል በማድረግ ሌሎች ሀገራትን ደግፎ የአውሮፓ ሀገራት ማለት ነው ከሊባኖስ እስራኤል ጋር የሰላም በአቋራጭ ማለት ነው ሁለቱም በማስማማት ሊባኖስ ማለት የህዝቡላን ድርጅት ገለልተኛ ለማድረግ ነው ፍላጎት። ስለዚህ ጎን ለጎን ሌሎ የኢኮኖሚ ጥቅሙ ላይ ካልተመጣበት የህዝቡላ ድርጅት በጣም ሀብታም ነው። ወርክነሽ በጣም በአደንዛዥ እጽ ምንበለው የተለያዩ ራሱ ድርጅቶች አሉት ሀገር ውስጥም ከውጭም በውጭም በከፍተኛ ሁኔታ የብዙ ገንዘብ በውጭ ባንኮች አሉት። ይህን ቦታ እንደገና ብዙ እርዳታዎችን ይቀበላል። ያንም የሚመጣበትን እዛ ላይ ምንጩ ከተዘጋና በኢኮኖሚ ከተመጣበት ድርጅቱን ማዳት ይቻላል ማጥፋት እንኳን ባይት። ይህን ግን እስራኤል እስካሁን ድረስ አልሞከረችም። በፍጹም በዚህ ዙሪያ እጇን አልዘረጋችም። እስካሁን የምትጠቀመው የሀይል እርምጃ ነው። በሀይል
0: ያው ድርጅቱ ልክ ነው ከባድ ነው። ምክንያቱም ሊባኖስ ውስጥ ያለው አቋምና የህዝብ ድጋፍ ሲታይ እንዲህ በቀላሉ ድርጅቱን ማዳከም ትጥቅ ማስፈታት የሚለው ነገር ትንሽ አስቸጋሪ መስሎ ይታያል። ግን ምናልባት እንግዲህ የሊባኖስን መንግስት ማጠናከር እዚህ ላይ ትልቅ ትርጉም ሊኖረው ይችላል። በሂደት ያለው ሁኔታ እናያለን። የእነሱ ፍላጎትና አቅም እስከመቼ ነው ምን ያህል ሊሄድ ይችላል የሚለው ሌላ ጥያቄ ነው። ኢራን ዞሮ ዞሮ የሊባኖስ የሂዝቦላ ድርጅት ሊባኖስ ምድር ላይ ያው እንዲኖር ስር እንዲሰድ ለማጠናከር አሁንም ሙከራዋ እንደቀጠለች ነው። ሊባኖስን ምትረዳ በመምሰል የሂዝቦላን ድርጅት እንዲጠናከር የምታደርገውን ጥረት የሀገሪቱ መንግስትም በግልጽ እየተናገሩ እንደሆነ ያው እየሰማን ነው። ኢራን ምናልባት እንደገና በእስራኤል ላይ ጥቃት የማድረስ ሙከራ ሌላም ይኖር ይሆን ከሂዝቦላ ጋር? ይሄ አሁን ያለው ሰጣ ገባ ከቀጠለ እያየን ነው። ምክንያቱም በአሜሪካን ሄሊኮፕተር መታ እንደጣለችም አይተናል።
1: እውነት ነው። ይኸውልሽ ቅድሚያ ኢራን ፍላጎቷ ምንድን ነው? እዚህ አካባቢ ባሉት ግብራ ነው ማለት ለዘመናት ሲረዱ የነበሩት እንደ ህዝቡላና የሁቲ አማጽያን ኢራቅ ውስጥም ደግሞ ታጣቂዎች አሉ፣ ሶሪያ ውስጥም እንዲሁ እነሱ እንዲጠናከሩ እነሱ ኃይላቸው ተጠብቆ እንዲሆን ፍላጎቷ አላት። እስራኤል ደግሞ ያው በዚህ በተጀመረው ወደ ሶስት ዓመት የሚያስቆጥረው ጦርነት እነዚህንን የመታችበትን ያዳከመችበት ሁኔታ ከናካቴው እንኳን ታጠፋቸውም። አሁን ኢራን የእነሱ መኖር ለእሷ ዋስትና ከመሆኑ የተነሳ ይህን በተመለከተ የምታደርገው በሊባኖስ የህዝቡላን ድርጅት በመደገፍና በሊባኖስ የምታደርገውን ሁሉን ነገር የሊባኖስ መንግስት በጣም በግልጽ አውግዘውታል። የሀገሪቱ ፕሬዚዳንት ጆዜፍ አውን ማለት ኢራን ለግል ጥቅሟ ስትል የሊባኖስን እጣ ፈንታ ማለት የዜጎችን መብት ወደ ጎን በማድረግ ለራሷ ጥቅም ስትል የምትሰራውን ስራ አንቀበለው፣ እባካችሁ ተውን፣ ሀገራችን እንዴት ነው እናበልጽግበት የሚል በሊባኖስ በኩል ለኢራን እንዴት ነው ጥያቄ ምን በለው መማፀን ምን በለው በእንደዚህ ድምጿን እያሰማቸው የምትፈልገው ሊባኖስ ሰላም እንደመሆኑ። አሁን ኢራን ይህን ነገር በቀላሉ ተዋለች አይመስለኝም። ብዛት ያላቸው የጦር ጀነራሎች ወደ ሊባኖስ በመድ የህዝቡላን ድርጅት እንደገና እንዲጠናከርና እንዲሰለፍ የሚያደርጉበት ሁኔታ አለ። ግን ላለው ተጨባጭ ሁኔታ ወደ ጦርነት ለሚለው ወርቅነሽ ሁሉ ነገር ተያይዞ አሜሪካ ከኢራን ጋር የምታደርገው ስምምነት በተመለከተ ይኸውልሽ፣ በአንድ በኩል የአሜሪካ መንግስት ጠዋት የሚናገረውን ማታ ላይ ማይደግመው ከሆነ በቃ ግልባጭ ሲያወራው ማመንም ራሱ የማጣት ሁኔታ አንዳንዴ ሆን ብለው ለማመታታት የሚያደርጉት ነው ይባላል። አንዳንዴት ነው በትንተና በመስጠት ደረጃ እኳ ራሱ ጠዋት የተናገረውን ማታ ላይ ተቀይሮ እናገኘዋለን። አሁን በአስር ቀናት ውስጥ ማለት በሁለት ሳምንታት ውስጥ ከኢራን ጋር ወደ ስምምነት ለመሄድ በቃ በዛ ይባል ሲሉ ትናንት ተናግረው ነበር። ዛሬ ጠዋት ስንነሳ ደግሞ ኢራን እንዳልሽው አንድ ሄሊኮፕተር አፓቺ የተሰኘ የጦር አውሮፕላን ማለት ነው እሱን ነነን በመጉዳት ማለት ነው እንግዲህ ፓይለቶቹ ራሳቸውን አድነዋለኝ።
0: ስልክ ትንሽ ያስቸግራል እየተቆራረጠ
1: ይቅርታ። እና ይህንን አጸፋዊ እርምጃ ደግሞ ወስዳለች። አሁን የአሜሪካ መንግስት እንዲያውም አንቺ ስቱዲዮ ልክ ዜና ስታል ማለት ነው ከዚህ ጀምሮ የአሜሪካ መንግስት መግለጫ ይሰጥ ነበር ማለት ወደ ጦርነቱ ልንመለስ እንችላለን ኢራን ስምምነቱን የማትቀበል ከሆነ እኛ ምን ለውነ ከእኛ ጋር እጅና ጓንት ነው ወደ ስምምነቱ ካልሄደች የሚደርስባት የከፋ ይሆናል። ይህን ሁኔታ እንግዲህ አሜሪካ ያሰማል። አሁን ትልቁ ጥያቄ ወደ ጠዋት ስንነሳ የምንጠብቀው ሌላ ነገር ነው። አሁን ሁሉ ነገር ያለው እንዴት ነው? ኢራን የምትፈልገው ነገር አለ። ኢራን አሜሪካ ለምትጠይቀው ጥያቄ እስራኤልን ጨምሮ ማለት ነው በፍጹም መልስ አልሰጥም እያለች ነው። የአሜሪካ መንግስት ደግሞ እኔ እንጃ እንግዲህ በተደጋጋሚ ኢራን ለማትሰጠው መልስ ምንም አይነት እርምጃ ሲወስድ አይታይም። ይኸው ኢራን እንደዛ ተዳከመች ሲባል የነበረው ትናንት የአሜሪካን የጦር አውሮፕላን መታጣለች ማለት እንግዲህ ይሄ ብቻ ራሱ አጸፋዊ እርምጃ የከፋ ጦርነቱ ሊያስገባ ይችል ነበር። የሚያሳይሽ ምንድን ነው ከዚህ ላይ አሁን አሜሪካም ወደ ጦርነቱ የመግባት ፍላጎት እንደሌላት ነው። እስራኤል ከጎኑና የምትመለከተውና ይበልጥ ደግሞ የአሜሪካን ትዕዛዝ የምትጠብቀው አድርጊት ስትባል ታደርጋለች፣ አታድርጊት ታቆማለች። እሷ ደግሞ ፍላጎቷ ምንድን ነው በእስራኤል በኩል ወደ አጠቃላይ ጦርነት ገብቶ ይሄንን በጣም የተጎዳውን የኢራንን ፍራአቱን እንድትፋቅ ድረስ ከፍተኛ የሆነ ጉዳት ለማድረስ ይሄ ነው ፍላጎቷ። ይሄን ደግሞ የአሜሪካ መንግስት ሲሰጥ እንዴት ነው ድሩስ ሲሰጥ ግዳይ
0: ታይ ይፈልገው አይመስልም አሁን ባለው ሁኔታ
1: በጣም ፍላጎቱ ማለት አሜሪካ ብዙ ነገሮች አሉ ምክንያቶች አሉ ተክሰነዋል ብዙ በአሜሪካ የፍላዩ ስነ ፍራአቶች አሉ እነዚህ ነገሮች እንዲንደፋረፍና ወደ ጦርነቱ እንዲገባ አሜሪካ መንግስት ፍላጎቱ የለው ከኑሮ ውድነቱ ካናዳ የነዳጅ ምርት ዋጋ ንረትን ያጋጥማል እነዚህ ከምንገም በአንድ በኩል ዛቻ አለ በአሜሪካ በኩል ለማስፈራራት እንደሆነ ምን እንጃ በሌላ በኩል ደግሞ ወደ ስምምነቱ እየቀረብን ነው የሚባል ነገር አለ ውስጥ ለውስጥ ግን የሚሰሩ ነገሮች የሚባለው ወርቅነሽ ምናልባት የአሜሪካ ከኢራን ጋር ሙሉ በሙሉ እንኳን ባይሆንም የኢራንን ጥያቄ አሜሪካ ተቀብላ ወደ ስምምነት ወደ ተኩስ አቢባል የሚነገር ሁኔታ አለ። ይሄ ደግሞ እስራኤልን በከፍተኛ ሁኔታ ሊያበሳጫት ይችላል ላትወደውም ይችላል ሲሉ ትናንት ምክትል ፕሬዝዳንቱ የተቆሙበት ሁኔታ አለ። ምንድነው እኔ እንጃ እንግዲህ ምናልባት ይሄንን ይውጣ የሚባለው ኡራኒየም እሱነንን እዛው እስካሁን ድረስ ይነገር የነበረው አሜሪካ በእሱን ለማውጣት ወደ ሶስተኛ ሀገር ሳይሆን እንደውም እንደ ሩሲያ የተጠቀተበት ሁኔታ ነበር ወዲም ወሌላ ሀገር ይላከን ባለ ነበር አሜሪካ አልፈልግም በማለት ከወሰድ እኔው ነው የምወስደው ትል ነበር። አሁን ደግሞ የሚስማሙበት የሚባለው እዛው ኢራን ምድር ከፊሉነን የመደምሰስ ሁኔታ ምንነገራል። አሁን በዚህ ከተስማሙ እስራኤል ይሄን ነገር አትፈልገውም ጭራሽ ማለት የእስራኤል ትልቁ ስጋት ወርከለሽ ይሄ ፍርሃት ዋለ አደረ ሰነበተ ማለት ነገ ከነገ በኋላ አንድ አመት ባልሞላ ውስጥ እንደገና ኃይሉን አጠናክሮ እንደውም የፈለገውን
0: ይነን
1: አው መበቀል ብዙ ነገሮች አሉና እንዴት ነው ማታ የሰማነው ጧትነነተ የተቀያየረ እንደው ግራ የተጋባ መስሎ ይታያል። ለዚህ ደግሞ አራጊ ፈጣሪና ቆልፎ ያለው ከ ዶናልድ ትራምፕ እጅ ነው። እንግዲህ እሳቸው የሚሉት እናን ብቻ መስማት ነው። ወደ ጦርነት ይሄዳል የሚባል ሁኔታ ግን እኔ እንጃ ምንም እንኳን ዛቻቸው ደግሞ ይባስሉ አሁን እንዴት ነው ወደ ለጎን ኢራን ብቻ አይደለችም ኦማን አሸማጋይ የነበረችውን ኦማን ራሱ አካባቢ በሆርሙዝ ባህር ወሽመጥ ማለት ነው ሁለት ተከታዮች ናቸው። እንዲያውም ኦማንና ኢራን ቀረጥ በመቀበል በሚሊዮን በቢሊዮን ዶላር ማለት ነው ገቢ ማግኘት ሁለት ይሁን ታስቦ ነበር። አሁን ትራምፕ ምን አሉ ኦማንም ዋጋ ልትከፍል ትችላለች ትናንት ቆሸማጋ የነበረች ነች አሁን እሷ ምክንያቱም ያን ቦታ እኛ እንደምንቆጣጠረው ኦማንም አይደለችም ኢራንም አትቆጣጠረው እነሱ ተጠቃሚ አይሆን ምን ማለት ነው አሁን ይሄ ድሮ የፈልጉት የነበሩትን ዶናልድ ትራምፕ ቦታውን መቆጣጠርና የሚገቡ የሚወጡ የጦር ማለት ይሄን የነዳጅ ምርት ሁሉ በቁጥጥር ስር ማድረግ ፍላጎት እንዳለ አሁን ትናንት እንድምጽ አስተምተዋል። አሁን ይሄ በሌላ በኩል ደግሞ ወደ ሰላም የማለት ነው እና
0: ግራዘሮ ከቢዝነስ ያው ከንግድ ጋር ሊገናኝ ነው ነገሩ ማለት ነው
1: በጣም
0: ጥሩ ጥላሁን እንግዲህ አወዛጋቢ ነው ገና ብዙ ጊዜ ምን ወያይበት ርዕሰ ጉዳይ ሊሆን ይችላል ርዕሰ ጉዳይ እንግዲህ ሌላም ጊዜ እናነሳዋለን። በጣም አመሰግናለሁ። መልካም ምሽት። እሺ የተከበራችሁ አድማጮቻችን ወደሚቀጥለው ሳምንታዊ ስፖርት ፕሮግራማችን እናልፋለን አብራችሁን ቆዩ።

ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምንሰነበታችሁ እነሆ ሳምንታዊ የስፖርት ፕሮግራማችን ማቅረብ ጀመርን። በዚህ ሳምንታዊ የስፖርት ፕሮግራም የተለያዩ ሀገር አቀፍና ዓለም አቀፋዊ የስፖርት ዘገባዎች ይዳሰሳሉ። ከስፖርተኞችና በዘርፉ እንቅስቃሴ ከሚያደርጉ የተለያዩ አካላት ጋር ቃለ ምልልሶችን በማድረግ እናቀርባለን። የዓለም ዋንጫ ምን ቢቃጠሩ ደረሰ ቀኑ እንደሚሉት ለአራት አመታት ያክል በጉጉት ሲጠበቅ የነበረው 23ኛው ዓለም ዋንጫ ነገ በይፋ ይጀምራል። 48 የዓለም ሀገራት 104 ጨዋታዎችን ለማካሄድ በሰሜን አሜሪካ ሀገራት ለሳምንታት ያክል ይቆያሉ። ዓለም አቀፉ እግር ኳስ ማህበር ፊፋ ጨዋታው በሶስት የሰሜን አሜሪካ ሀገራት ዩኤስ አሜሪካ፣ ሜክሲኮ እና ካናዳ እንዲካሄድ ወስኖ ሶስቱ ሀገራትም ዝግጅታቸውን አጠናቀው እንግዶቻቸውን መቀበል ጀምረዋል። ከነገ ሰኔ 11 ቀን 2026 ዓ.ም ምረት ጀምሮ እስከ ሐምሌ 19 ቀን 2026 ዓ.ም ምረት ድረስ ለአንድ ወር ከ8 ቀናት ያክል በሚካሄደው የዓለም ዋንጫ በታሪክ ለመጀመሪያ ጊዜ 48 ሀገራት ይሳተፋሉ። ካሁን በፊት በነበሩ የዓለም እግር ኳስ ጨዋታዎች የተሳታፊ ሀገራት ቁጥር 32 ብቻ ነበር። በዚህ ዓመት ግን ፊፋ ቁጥራቸውን ጨምሮ 48 አድርጎታል። 48ቱ ሀገራት በጠቅላላው 104 ጨዋታዎችን ያካሄዳሉ። ዓለምም ፊቱን ወደ ሰሜን አሜሪካ ዞራል። ነገ የመክፈቻው ጨዋታ አዘጋጅ ከሆኑ ሀገራት መካከል አንዷ በሆነችው ሜክሲኮና ደቡብ አፍሪካ መካከል በሜክሲኮ ዋና ከተማ ሜክሲኮ ሲቲ ስታዲየም ይካሄዳል። የመክፈቻው ጨዋታ በእስራኤል ሰዓት አቆጣጠር ነገ ምሽት 10 ሰዓት ላይ ይጀምራል። ከዛ በፊት ግን የመክፈቻው ስነ ስርዓት ይካሄዳል። ጨዋታውን በአካልና በቴሌቪዥን ስክሪን ለመመልከት በሚሊዮን የሚቆጠሩ ዜጎች በጉጉት እየጠበቁ ይገኛሉ። ከጨዋታው በፊት የመክፈቻው ስነ ስርዓት በደማቅ ሁኔታ ይካሄዳል። የካን 11ኛው ቴሌቪዥን ጣቢያ ከመጀመሪያው አንስቶ እስከ መጨረሻው ድረስ ጨዋታዎቹን ያሳያል። ሶስቱ አዘጋጅ ሀገራት ለጨዋታው 16 ስታዲየሞችን አዘጋጅተዋል። አሜሪካ 11 ስታዲየሞችን አዘጋጅታለች። ሜክሲኮ 3፣ ካናዳ 2 ስታዲየሞችን አዘጋጅተዋል። ብዙ እግር ኳስ አፍቃሪያንም ጨዋታዎችን በስታዲየም ተገኝተው ለመከታተል ትኬቶችን አስቀድመው ገዝተዋል። የትኬት ዋጋ በጣም መጨመሩን ተመልካቾች፣ ስፖርት አፍቃሪያን ቅሬታቸውን ለፊፋ አሰምተዋል። የስታዲየሞች ስም ዝርዝርና የሚይዙት ተመልካች ብዛት፣ አንደኛ ዳላስ ስታዲየም 94,000 ተመልካቾችን ይይዛል። የሚገኘው ዳላስ ቴክሳስ ነው። ሁለተኛ ሜክሲኮ ሲቲ ስታዲየም 83,000 ተመልካቾችን ይይዛል። የሚገኘው በሜክሲኮ ዋና ከተማ ሜክሲኮ ሲቲ ነው። ሶስተኛ ሜልት ላይፍ ስታዲየም 82,500 ተመልካቾችን ይይዛል። የሚገኘው በአሜሪካ ኒውዮርክ ኒው ጀርሲ ነው። አራተኛ አትላንታ ስታዲየም 75,000 ተመልካቾችን ይዛል። የሚገኘውም በአሜሪካ አትላንታ ከተማ ነው። አምስተኛ አሮሄድ ስታዲየም 73,000 ተመልካቾችን የመያዝ አቅም አለው። በአሜሪካ ካንሳስ ሲቲ ይገኛል። ስድስተኛ ሁስተን ኤንአርጅ ስታዲየም 72,000 ተመልካቾችን ይዛል። የሚገኘውም በሁስተን አሜሪካ ነው። ሰባተኛ ሌቪስ ወይም ሳን ፍራንሲስኮ ባይ ኤሪያ ስታዲየም 71,000 ተመልካቾችን የመያዝ አቅም አለው። ስምንተኛ ሶፊ ሎስ አንጀለስ ስታዲየም 70,000 ተመልካቾችን የመያዝ አቅም አለው። ዘጠነኛ ፊላደልፊያ ወይም ሊንኮን ፋይናንሻል ፊልድ ስታዲየም 69,000 ተመልካቾችን ይይዛል። በፊላደልፊያ ከተማ ይገኛል። አስረኛ ሉመንፊልድ ሲያትል ስታዲየም 69,000 ተመልካቾችን ይይዛል። በሲያትል ከተማ ይገኛል። 11ኛ ጅሌት ቦስተን ስታዲየም 65,000 ተመልካቾችን ይዛል። በቦስተን ማሳቹሴትስ ይገኛል። 12ኛ ሃርድ ሮክ ሚያሚ ስታዲየም 65,000 ተመልካቾችን ይዛል። በሚያሚ ጋርደንስ ፍሎሪዳ ይገኛል። 13ኛ ቢሲ ፓላስ ቫንኮቨር ስታዲየም 54,000 ተመልካቾችን ይዛል። በካናዳ ቫንኮቨር ከተማ ይገኛል። 14ኛ ስታዲዮ ቢቢባ ስታዲዮ ሞንተሪ 53,000 ተመልካቾችን ይዛል። በሞንተሪ ከተማ ሜክሲኮ ሀገር ይገኛል።
15ኛ ስታዲዮ አክሮን ወይም ስታዲዮ ጓዳላጃራ ስታዲየም 48000 ተመልካቾችን ይዛል በሜክሲኮ ይገኛል 16ኛ ቶሮንቶ ስታዲየም BMO Field ቶሮንቶ ስታዲየም በካናዳ ቶሮንቶ ከተማ ይገኛል ነገ በሜክሲኮ በሚጀመረው 23ኛው የዓለም ዋንጫ 48 ሀገራት በ12 ምድቦች የተከፋፈሉ ሲሆኑ ሀገራቱም ከአምስቱ አህጉራት የተወጣጡ ናቸው። በምድብ 1 ሜክሲኮ፣ ደቡብ አፍሪካ፣ ደቡብ ኮሪያና ቼክ ሪፐብሊክ። በምድብ 2 ካናዳ፣ ቦስኒያ ሄርዞጎቪና፣ ኳታርና ስዊዘርላንድ። ምድብ 3 ብራዚል፣ ሞሮኮ፣ ሄይቲና ስኮትላንድ። ምድብ 4 አሜሪካ፣ ፓራጓይ፣ አውስትራሊያና ቱርክ። ምድብ 5 ጀርመን፣ ኪዮራሳው፣ አይቮሪ ኮስት እና ኢኳዶር። ምድብ 6 ሆላንድ ወይም ኔዘርላንድ፣ ጃፓን፣ ስዊድን እና ቱኒዚያ። ምድብ 7 ቤልጅየም፣ ግብጽ፣ ኢራን እና ኒውዚላንድ። ምድብ 8 ስፔን፣ ኬፕ ቨርዲ፣ ሳውዲ አረቢያ እና ኡራጓይ። ምድብ 9 ፈረንሳይ፣ ሴኔጋል፣ ኖርዌይ እና ኢራቅ። ምድብ 10 አርጀንቲና፣ አልጄሪያ፣ ኦስትሪያ እና ዮርዳኖስ። ምድብ 11 ፖርቱጋል፣ ኡዝቤኪስታን፣ ኮሎምቢያ እና ዲሞክራቲክ ኮንጎ። ምድብ 12 እንግሊዝ፣ ጋና፣ ክሮሺያ እና ፓናማ ተመድበዋል። ነገ ሐሙስ ምሽት የመክፈቻው ጨዋታ በእስራኤል ሰዓት አቆጣጠር ከምሽቱ 10 ሰዓት ጀምሮ ከተካሄደ በኋላ ሐሙስ

ቤት ስትሆን በ1958 በ1962 በ1970 በ1994 በ2002 ዓመተ ምህረት ለአምስት ጊዜ ያክል የዓለም ዋንጫን አንስታለች። ጣሊያን አራት ጊዜ የዋንጫው ባለቤት ስትሆን በ1934 በ1938 በ1982 በ2006 የዓለም ዋንጫን አንስታለች። ጀርመን አራት ጊዜ የዓለም ዋንጫ ባለቤት ስትሆን በ1954 በ1974 በ1990ና በ2014 አርጀንቲና ሶስት ጊዜ ዓለም ዋንጫን ያነሳች ሲሆን በ1978 በ1986 በ2022 ዓመተ ምህረት ፈረንሳይ ሁለት ጊዜ ዓለም ዋንጫ ባለቤት ስትሆን በ1998 በ2018 ዓመተ ምህረት ኡራጓይ ሁለት ጊዜ ዓለም ዋንጫን ያነሳች ሲሆን በ1930 በ1950 ዓመተ ምህረት እንግሊዝ ወይም ኢንግላንድ አንድ ጊዜ በ1966 ዓመተ ምህረት የዓለም ዋንጫን አንስታለች። ስፔን አንድ ጊዜ ዓለም ዋንጫን አንስታለች በ2010 ዓመተ ምህረት። ዓለም አቀፉ የእግር ኳስ ማህበር FIFA ለተሳታፊ ሀገራትም ሆነ ጥሩ ደረጃ ለሚደርሱ ሀገራት የገንዘብ ሽልማትን አዘጋጅቷል። በተለይ እያንዳንዱ ብሔራዊ ቡድን 2.5 ሚሊዮን ዶላር ይቀበላል በመሳተፉ ብቻ። ሻምፒዮን የሚሆነውና የዓለምን ዋንጫ የሚያነሳው ብሔራዊ ቡድን 50 ሚሊዮን ዶላር ይቀበላል። ሁለተኛ ሆኖ የሚያጠናቅቅ ብሔራዊ ቡድን 33 ሚሊዮን ዶላር፣ ሶስተኛ ቦታን የሚይዝ ብሔራዊ ቡድን 29 ሚሊዮን ዶላር፣ አራተኛ ቦታን ይዞ የሚያጠናቅቅ ብሔራዊ ቡድን 27 ሚሊዮን ዶላር ይቀበላል። ከአምስተኛ እስከ ስምንተኛ ደረጃን የሚይዙ አራት ሀገራት ደግሞ 19 ሚሊዮን ዶላር ይቀበላሉ። ከዘጠነኛ እስከ 16ኛ ደረጃን የሚያገኙ ስምንት ብሔራዊ ቡድኖች ደግሞ እያንዳንዳቸው 15 ሚሊዮን ዶላር ይቀበላሉ። ከ17ኛ እስከ 32ኛ ደረጃን ይዞ የሚያጠናቅቅ እያንዳንዱ ብሔራዊ ቡድን 11 ሚሊዮን ዶላር ይቀበላል። ከ33ኛ እስከ 48ኛ ደረጃን የሚይዙ ብሔራዊ ቡድኖች ደግሞ እያንዳንዳቸው 9 ሚሊዮን ዶላር ሽልማት እንደተዘጋጀላቸው ከፊፋ ድረገጽ ያገኘነው መረጃ ያስረዳል። እንዲሁም የእያንዳንዱ ሀገራት ብሔራዊ ቡድኖች አሸናፊ ከሆኑ እያንዳንዱ ሀገራትም እንዲሁም ደግሞ የተለያዩ ስፖንሰር የሚያደርጉ ድርጅቶችም የሚሸልሟቸው የተለያዩ ሽልማቶች ገንዘብና ልዩ ልዩ ጥቅማ ጥቅሞች አሉ። ያንን ታሳቢ ሳደርግ የዓለም ዋንጫ የሚያዘጋጀው በዋናነት ዓለም አቀፉ የእግር ኳስ ማህበር ፊፋ የሚሰጠውን ሽልማት ነው የጠቀስ ነው። የእያንዳንዱ ሀገር ብሔራዊ ቡድን የተለያዩ ስፖንሰሮች አሉት፣ የተለያዩ ድርጅቶች አሉ የሚያግዙት። እነሱ ደግሞ ብዙ ገንዘብ ይከፍላሉ፣ ብዙ ሽልማትም ያበረክታሉ፣ ብዙ ጥቅማ ጥቅም ለብሔራዊ ቡድኖች ይሰጣሉ። በተጨማሪም ብሔራዊ ቡድኖች አሸናፊ በሚሆኑበት ደረጃና ጥሩ ውጤት ሲያመጡ እያንዳንዱ ሀገርም ሆነ ባለሀብት ሽልማት የሚያበረክትላቸው ይሆናል። የየሀገራቱ ብሔራዊ ቡድኖች የየሀገራቸውን ባንዲራ ይዘው የሀገራቸውን ስም ከፍ አድርጎ ለማስጠራት እያንዳንዱ ብሔራዊ ቡድን የተቻለውን ያክል እንደሚያደርግና ጨዋታውንም በተሻለ ሁኔታ ለማጠናቀቅ ጥረት ያደርጋሉ። እንግዲህ በዓለም ዋንጫ የሚሳተፉ ሀገራት አስቀድመው የገቡሉ ጨዋታውን ቀድመው የሚያደርጉ፣ አንዳንዶች ደግሞ ቀስ እያሉ የሚሄዱ ይሆናሉ ማለት ነው። ሌላው እንግዲህ በዚህ የዓለም ጨዋታ ትልቅ አከራካሪ ሆነው የኢራን ብሔራዊ ቡድን ነው። የብሔራዊ ቡድኑ አንዳንድ አባላትን አሜሪካ ፍቃድ ስለከለከለች ወደ ሜክሲኮ የሄዱበት ሁኔታ አለ። ሜክሲኮ ብሔራዊ ቡድኑ ደርሷል። አሜሪካ መግቢያ መከልከሏን በተመለከተ ኢራን ለዓለም አቀፉ እግር ኳስ ማህበር አቤቱታ አቀርባለሁ ያለችበትን ሁኔታ ተመልክተናል። በአጠቃላይ ይህ የ2026 ዓ ም የዓለም ዋንጫ ልዩ ነው። መጀመሪያ ልዩ የሚያደርገው በዓለም ዋንጫ ታሪክ ከ1930 ዓ ም ጀምሮ እስከ ዛሬ በሌለ ሁኔታ ሶስት ሀገራት በጥምረት ያዘጋጁት ነው። እንዲሁም ደግሞ የተሳታፊ ሀገራት ቁጥር በጣም የጨመረበት ነው።
32 ወደ 48 እንዲሁም በዳኝነት ደረጃም ከሰዎች ባሻገር AI ወይም አርቲፊሻል ኢንተለጀንስ የተሰኘው ቴክኖሎጂ ተጨምሮ የሚዳኝበት ብዙ ጥሩ ሁኔታዎች ይታዩበታል ተብሎ የሚጠበቅ የዓለም ዋንጫ ነው። እንግዲህ ለተሳታፊ ሀገራትም መልካም ምኞታችን እንገልጻለን። እኛም በየጊዜው ያሉ ጨዋታዎችን እየተከታተልን ከባለሙያዎች ጋርም እየተ

እየተመካከርን ዝግጅቶችን እናቀርባለን። እናንተም ተከታተሉ። በስፖርቱ ዓለም ውቀቱ ልምዱ ያላችሁም ከኛ ጋር ቃለ ምልልስ ብታደርጉ በጣም ደስ ይለናል። በተረፈ እንግዲህ የነገው የዓለም ዋንጫ በጉጉት እየተጠበቀ ነው። ሁላችንም የምንመለከተው ይሆናል። የኛ ድርጅት የካን 11ኛው ቴሌቪዥን ጣቢያ ሁሉን ጨዋታዎችን ከመክፈቻው ጀምሮ እስከ መጨረሻው ድረስ በነጻ ለተመልካቹ ለህዝቡ ያሳያል። በ11ኛው ቴሌቪዥን ጣቢያ መመልከት ትችላላችሁ። ይሄን የዓለም ዋንጫ በተመለከተ በየጊዜው ዘገባዎችን እናቀርባለን። እንግዲህ ተከታተሉን፣ አብራችሁን ሁኑ። መልካም እድል ለስፖርት አፍቃሪያን እንዲሁም ደግሞ በዚህ በዓለም ዋንጫ ለሚሳተፉ ብሔራዊ ቡድኖች ሁሉ መልካም እድልን እንመኛለን። የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የስፖርት ፕሮግራም ይህን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ ነኝ። ሳምንት ሌላ የስፖርት ፕሮግራም ይዘን እንቀርባለን። እስከ ሳምንት ቸርን ሰንብት። በደህና ቆዩልን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ስልክ መስመራችን ላይ ጋዜጠኛ እንግዲህ ፓይል ሄብራቲ አክቲቪስት ጋቢ ወርቆ ይገኛል። ሌላም ስም ይኖረዋል እንግዲህ ጋቢ ቅርታ መጠቀስ ያለበት ስም ካለ መጥቀስ ትችላለህ። ካንተ ጋር ምን ወያየው በወቅታዊ ርዕሰ ጉዳይ በጣም እናመሰግናለን። ጤና ይስጥልን በመጀመሪያ እንደምን አመሸ?
1: ሰላም ጤና ይስጥልኝ ወርቅነሽ፣ እንዲሁም አድማጮቻችን እንዴት ናችሁ? እንዴት አመሻችሁ እናንተስ?
0: እናመሰግናለን። እኛ ሰላም ነን። ያው አዳዲስ መረጃዎች ይወጣሉ። ዛሬ ክነሴቱ ባካሄደው ምልዓተ ጉባኤ ሆኬ ሱድ ሊሙር ቶራ የቶራ የኦሪት ትምህርት እንደ መሰረታዊ ሕግ ሆኖ እንዲጸድቅ የሚለው ጽንሰ ሀሳብ በመጀመሪያ ንባብ በመጀመሪያ ዙር ድምፅ አሰጣጥ መጽደቁን አይተናል። እንዴት ነው? ምን ትላለህ?
1: አሁን እንግዲህ ወርቅነሽ በመጀመሪያ ደረጃ ያው ይሄ በትክክል የጠቀስሽው ረቂቅ ህግ በዛሬው ዕለት በቅድመ ድምፅ ስርዓት ነው ድምፅ የተሰጠው። የመጀመሪያውን ድምፅ ገና አላገኘም። አሁን አትባትሮሚት ወይም ደግሞ ቅድመ ድምፅ
0: አሰጣጥ ያው ልክ ነው።
1: እና ይህን ነው የተሰጠውና ከዚያ በኋላ ወደ ኮሚቴ ወደ አስፈላጊው ኮሚቴ ተላልፎ እንደገና በደንብ ተዘጋጅቶ ለአንደኛ ዙር ድምፅ እንዲሰጥበት ወደ ምልዓተ ጉባኤው ይቀርባል ማለት ነው። ይሄ በዛሬው ዕለት የተላለፈውን ህግ በተመለከተ በተለይ የኦሪትን በተመለከተ የሚማሩ እነሱ ትምህርታቸውን መማር አለባቸው እንጂ ወደ ውትድርና መሄድ የለባቸውም ይህም የሚል አቋም ያላቸው አክራሪ የሐሪዲም ሃይማኖት ወይም ደግሞ ሃይማኖተኛ ፓርቲዎች ሻስና የህዱታ ቶራ የሚባሉት እነሱ ይህንን ህግ እንዲቀርብ ጠይቀዋል። በዚህም መሰረት በዛሬው ዕለት ይሄ በቅድመ ድምፅ ተሰጥቶት እንዲዘጋጅ ቀርቧል ማለት ነው። ይህን በምናይበት ጊዜ ያው በርካታ አወዛጋቢ ነገሮችም ስለሆኑ በርካታ ሰዎች ይህን በተመለከተ የተቹትም ይገኛሉ። አንዳንዶችም ደግሞ በጣም ታሪካዊ ቀን ነው የሚሉም አሉ። ለምሳሌ የሻስ ፓርቲ ሊቀመንበር አርየ ደሪ እንዲሁም ደግሞ ሌሎቹ
0: ህጉን ያቀረቡት ያው ህጉ እንዲጸድቅ ያቀረቡት ናቸው። እንግዲህ የሐረዲ ማህበረሰብ አባላት እንዳልነው የኦሪት ትምህርት የሚማረው ክፍል ያው ይደግፈዋል፣ የእነሱ ህግ ነው።
1: በትክክል ይህንን በሙሉ ደግፎታል። በዛሬው ዕለት እንግዲህ ድምፅ የተሰጠው በዚያ በምልዓተ ጉባኤው 56 የክነሴት አባላት ሲደግፉት 43 ደግሞ ተቃውመውታል። ከዚህም መካከል በጥምር መንግስት ውስጥ ያሉ 4 የክነሴት አባላት ከተቀናቃኝ ፓርቲዎች ጋር በመሆን ተቃውመውታል። ከእነሱም መካከል ለምሳሌ ከኛ ብራክ የወጣው የክኔሴት አባል እና የጽዮን ታዳቲት ፓርቲ አባል የሆኑት ሞሼ ሶሎሞን ይህንን ህግ ተቃውመዋል። እንደገና ደግሞ በሊኩድ ፓርቲ ውስጥ ያሉ የክኔሴት አባል ዩሊ ኤደልሽቴን እና ዳን ኢሉስ የሚባሉ እነሱም ተቃውመዋል። ሌላ ደግሞ የአዲስ ተስፋ ወይም ደግሞ የጊዶን ሳር ፓርቲ አሁን ወደ ሊኩድ ተቀላቅሏል። እዚያም ደግሞ ምክትል የውጭ ጉዳይ ሚኒስተር ሻረን ስኬል ይህንም ተቃውሟል። 4 ማለት ነው። ስለዚህ እነሱ የተቃወሙበት ይሄ ትክክል አይደለም፣ ወታደሮች ወደ ውትድርና እየሄዱ እያገለገሉ እነዚህ በትምህርት ብቻ መቀመጥ የለባቸውም፣ አገሪቱን ማገልገል አለባቸው የሚል አቋም አላቸው። በነገራችን ላይ ሞሼ ሰሎሞን የጽዮን ታዳቲት ፓርቲ ሊቀመንበር በጣሊል ስሞትሪች እና አጠቃላይ ከሞሼ ሰሎሞን ላይ ቅጣት ወይም ደግሞ ማዕቀብ ጥለውባቸዋል።
0: ማዕቀባው በፓርቲው እንግዲህ በተለያዩ ኮሚቴዎች ባለው እንቅስቃሴ እንዳይሳተፉ አይነት ገዳ እንዳለ እንግዲህ ሰምተናል። እስኪ እሳቸው ጋር እንወያያለን በሂደት ስላለው ሁኔታ በአጠቃላይ።
1: በትክክል። ስለዚህ አሁን ምንድን ነው ይህ ህግ የሚለው ምንድን ነው? አንደኛ ይህን ህግ ያቀረቡት የሃይማኖት አክራሪዎች የሚሉት ምንድን ነው? የእስራኤልን ህዝብ ሲጠብቀን የኖረ ኦሪት ነው እንጂ የትኛውም ወታደር አይደለም። በዓለም ላይ ተበትነን በኖርንበት ጊዜ ኦሪታችን ጠብቃን፣ ሰንበታችን ጠብቃን፣ በተለይ የኦሪት ትምህርት ጠብቆን ከዚህ አድርሶናል። አሁን ደግሞ በርካታ ሰዎች ወደ ውትድርና የሚሄዱ አሉ። እንደገናም ደግሞ ኦሪትን የሚማሩና በትምርታቸው ደግሞ ይህንን አግሪቱንን የሚያገለግሉ እንዲሁ ዝም ብለው ለትምህርት ተመዝግበናል ብለው የሚቀመጡ ሳይሆን ሙሉ በሙሉ ማንነታቸውን ሰውነታቸውን እንዲሁም ደግሞ ሐሳባቸውን በኦሪት ትኩረት አድርገው የሚማሩ ለነሱ በግ ተደንግጎ ታውቆላቸው ይማሩ ከተማሩ ለካገሪቱን እንደማገልገል ይቆጠር የሚል ነው። በመጀመሪያ እንደውም ልክ ውትድርና እንዳገለገሉ የሚል ከወታደሮች ጋር እኩል የማድረግ ሁኔታ ቀርቦ ነበር። ይሄ ግን ተሰርዟል። ይሄ አንቀጽ ተሰርዞ ብቻ ግን በዚህ ላይ ትምርት የሚማሩ እነሱ ልክ አገሪቱን እንደሚያገለግሉ አድርጎ ይቆጠርላቸው የሚል
0: እዚህ ዞሮ ዞሮ ያወደለ አገሪቱን አገለገለ ማለት እኮ መከላከያ ወደ መከላከያ ሰራዊት እንዲዘምት ግዴታ የለበትም ማለት ነው። አገልግሏል አገለገለም ሊሆን ነገር ካለ የኦሪት ትምርት አሁን ብዙዎች እንደሚሉት በመከላከያ ሰራዊቱ የሚያገለግለው ህዳቲም ሎም የሚባለው ክፍልም ይማራል። ኦሪት እየተማረ ነው በመከላከያ ሰራዊቱ የሚያገለግለው። አሁን ሃይማኖት እንዴት እንደ ግዴታ አይታይም ወይ? እንደው ጋቢ አሁን ቶራይ ተማራ አገሪቱን ያገለገለ ነው ተብሎ ይታወቀለት በህግ ይጽደቅ መባሉ ለይሁዲ ህዝብ እንዴት ነው ህግ የሚያስፈልገው ቶራ እንዲማር? ምክንያቱም ቶራ ህይወቱ ነው ለይሁዲ ህዝብ።
1: በትክክል ይሄ ነው። ከዚህ በፊትም ራምባም ታላቅ ራብ ነበሩ። እሳቸው የሚሉት ምንድነው? ኦሪትና ስራ አብሮ መሄድ አለበት። ትድርናም እንደዚሁ አብሮ መሄድ አለበት። ድሮም እኮ የእስራኤል ህዝብ ከግብጽ ወጥቶ ከዛም ደግሞ ወደ ከናን ምድር ወደ እስራኤል ሲመጣ እኮ የተዋጉ ዋኖች እንደውም ካህናት ወደፊት እየሄዱ ለዋቢያንም አብረው ብዙ እየታገሉ በዚህ ከዚህ ድረስ ደርሰው ተዋግተው እችን ሀገር ለመያዝ በቅተናል። አሁን ያለው ግን ትልቁ ችግር ምንድን ነው? ይህንን ወደ ውትድርና የመሄዱን ጉዳይ በተለይ ሀሪድሞች ወደ ውትድርና ይሄዱ የሚለውን ጉዳይ በተመለከተ ለፖለቲካ ጨዋታ አድርገውታል። ያ ነው ትልቁ ችግር። ምክንያቱም ይሄ ሙሉ በሙሉ እነሱ ሀሪድሞች የሚሉት ምንድን ነው? እኛ ወደ ውትድርና እንድንገባ አገሪቱ በኦሪት ትመራ ነው። ይሄ ማለት ደግሞ ምንድን ነው? ከዚህ በፊት እንደነበረው እንደ በሙሴ ጊዜ በኢያሱ ጊዜ በሌሎችም ጊዜ እንደነበረው ያኔ አንደኛ ሴቶች ከዚህ ከክፍለ ጦር ውስጥ አይግቡብን። እዚህ ደግሞ አይቻልም። የሴቶች እኩልነት መብታቸው መጠበቅ ስላለበት እነሱም ደግሞ በየክፍለ ጦሩ በሁሉም መግባት ስላለባቸው እነሱ እኩልነትንም እኛ አብረንም ስለምን ቀድስ አብሮም እኩልነት መኖር ስላለበት ሴቶችም በሁሉም ቦታ መገኘት። አይ እነዚህ ደግሞ ካሪድሞች ምንድን ነው? እኛ ሴት በዚህ በክፍለ ጦር ውስጥ ማየት አንፈልግም። ያስታፍቱናል። እኛ አይፈቅድልንም።
0: ሴት ደግሞ በኋላ ምናልባት ሃይማኖት ማይጠብቀው ሂሎኒ ወንድም አይታወቅም ተቀባይነት ላይኖረው ይችላል። በዚህ ብርጌድ አስቸጋሪ ነው ብቻ እንደ ፖለቲካ ከታየ ሁኔታው። እንደው ግን አሁን ትልቁ ተቃውሞ ምንድን ነው ጋቢ? ይሄ ህግ የኦሪት ትምህርት ወይም የቶራ ከተማሩ ሀገሪቱ እንዳገለገሉ ይቆጠር፣ መሰረታዊ ህግ ሆኖ ይጽደቅ የሚለው ጥያቄና ህግ ከጸደቀ የሀረዲ ማህበረሰብ ወጣቶች የሽባ ትምህርት ቤት ተማሪዎች እንዲዘምቱ የሚደረገው ትግል አይቋረጥም ወይ? ይሄን የዚህ ዳርዳርታ ነው እየተባለ ነው። የመጀመሪያው ምዕራፍ ነው። ከዛ በኋላ ያው ይማራሉ፣ እያገለገሉ ነው፣ ህግ አለ፣ አይገደዱም ሊባል አይችልም ወይ?
1: አይችልም። ምክንያቱም አሁንም እኮ የሀረዲም ክፍለ ጦር እኮ አለ፣ የሚያገለግሉ እኮ አሉ። እስካሁን ድረስ እኮ እዚያ ገብተው ሀሪድሞች ኔጣ እስራኤል ኔጣ ይሁዳ የሚባል አለ ክፍለ ጦር ማለት ነው፣ ባተሊዮን። ስለዚህ አሁን እንደውም ትልቁ ችግር ምንድን ነው? አሁን ሀሪድሞች የሚሉት ሌሎች የሚሉት እንደውም ሀሪድሞች ሳይሆን ሌሎች የሚሉት ምንድን ነው? ሀሪድሞችን እልክ ያጋባቸውና ወደ ውትድርና እንዳይገቡ እየቀሰቀሳቸው እየገፋፋቸው ያለ አንደኛ በግራ ክንፍ ያለው ሁልጊዜ እነሱ ላይ ትኩረት አድርጎ ብቻ ይህንን ካልገባችሁ እያለ የፖለቲካ ጨዋታ መጫወቱ፣ በሁለተኛ ደረጃ ደግሞ ከፍተኛው ፍርድ ቤት በየጊዜው የሆነ ረቂቅ ሕግ ቀርቦ ይህ ሀሪድሞች ወደ ውትድርና የሚገቡበትን ሁኔታ ሕግ ሲቀርብ ከፍተኛው ፍርድ ቤት ይህ በቂ አይደለም በሚል ያንን ሕግ እንዳይጸድቅ ያደርገዋል። ከዚህ በተጨማሪ ደግሞ በተለይ በዚህ ሁለት ዓመት ሶስት ዓመት ደግሞ የመንግስት አማካሪ ጋሊ ባህራብ ሚያራ እሳቸው ደግሞ ውትድርና የማይሄዱ የሐሪዲም ሰዎች ወይም ልጆቻቸው ራሱ የተለያዩ ነገሮች ማዕቀብ እንዲጣልባቸው ተደርጓል። ማለትም ገንዘብ እንዳያገኙ፣ ሌሎች ድጎማዎች በሙሉ እንዲቀሙ ያ ሆኗል። ያ ማለት ደግሞ ምንድን ነው? እነዚህ ሐሪዲሞች የሚሉት ድሮ ከዚህ በፊት እንደነበሩት እንደ ግሪኮች በተለይ ግሪኮች ሃይማኖት እንዳይማሩ ሲያሳድዱን ነበር። አሁን ደግሞ በሀገራችን ላይ ሃይማኖት እንዳንማር እያሳደዱን ነው የሚል ሁኔታ በዚህ ላይ ይተማል። ስለዚህ ምንድን ነው አሁን ባለፈው አንድ አመት ተኩል ለምሳሌ ቀርቦ የነበረው ህግ፣ ያ ቀርቦ የነበረው ህግ ምንድን ነው? ለምሳሌ በአመት ወደ 5000 የሚሆኑ ሰው የሐሪዲሞች ወደ ውትድርና እንዲገቡ የሚያስችል ረቂቅ ህግ ቀርቦ ነበር። ያንን ህግ ግን እንዲያልፍ አላደረጉትም። ለምን? በዚህ በግራት ክንፍ በኩል ይቃወሙታል። በተለይ መገናኛ ብዙሃን ይቃወሙታል። ፍርድ ቤቱ ይቃወመዋል። እንደገና ደግሞ የመንግስት የህግ አማካሪ ጋሊ ባህራሚ ሚያራ ይቃወሙታል። ያ ለምሳሌ ቢጸድቅ ኑሮ ባለፈው አንድ አመት ተኩል ዛሬ ቢያንስ እንኳን ወደ 7000 የሚሆኑ የሐሪዲም አክራሪ ወጣቶች ወደ ውትድርና ገብተው ነበር ማለት ይቻላል። ዛሬ አንሷል ምንለው ቀስ በቀስ እየጨመረ ይሄር ነበር።
0: ታዲያ ችግሩ ምንድነው? አሁን ህጉ ለማጽደቅ ሁሉም እንግዲህ አብዛኛው ሀገሪቱ ህዝብ እንዲዘምቱ ነው የሚፈልገው ያለው ጥያቄና ምንድነው ችግሩ? ታዲያ ህጉ ማይጸድቅበት ምክንያት ምንድነው?
1: ህዝቡ ህዝቡ 80% የሚሆነው እንዲዘምቱ ይፈልጋል፣ እንዲቀላቀሉ ይፈልጋል። ችግሩ ፖለቲከኞች አይፈልጉም። ፖለቲከኞች
0: ለምሳሌ የትኞቹ ፖለቲከኞች? የዛው የሐረዲ ማህበረሰብ የሚወክሉ ፓርቲዎች
1: አይደሉ። ለምሳሌ አሁን አገሪቱ ስትመሰረት ከመጀመሪያውም ያኔ ወደ 300 ሰዎች የሚሆኑ ብቻ ነው የነበሩ እንጂ ከመጀመሪያውም እኮ ሐሪዲሞች ወደ ውትድርናው አይግቡ፣ ከገቡ ወታደሩነን ወደ ሃይማኖት አቅጣጫ ይወስዱታል። ስለዚህ ለእነሱ እንዲያውም ምን ይሰጣቸው? አይ ፈቃድ ተሰጧቸው፣ ትምህርት ብቻ እንዲማሩ ተብሎ ተሰጧቸው ነበረ። ከዚያ በኋላ ይህ ነገር እየቀጠለ ሲመጣ፣ ቁጥራቸውም እየበዛ ሲመጣ እንዴት በዚህ ሁኔታ እንቀጥላለን የሚል ሁኔታ መጣና ከዛ በየጊዜው ረቂቅ ህግ እየቀረበ ያም እስካሁን ድረስ ከ20 ዓመት በላይ ነው ይህ ውዝግብ ያለው። ይህ ሳይሆን ቀረ። አሁንም በግራ ክንፍ በኩልም የሚሉት ምንድን ነው? ይግቡ የሚል የፖለቲካ ቅስቀሳ ይደረጋል። ግን በእውነት እንዲገቡ ተፈልጓል ወይ ብናስብ አልተፈለገም። ባለፈው ለምሳሌ በመምሸለችኑ ወይም ደግሞ የለውጥ መንግስት የሚባለው ናፍታሊ ቤኔት ጠቅላይ ሚኒስተር በነበሩ ጊዜ፣ ያይር ላፒት ተለዋጭ ጠቅላይ ሚኒስተር በነበሩ ጊዜ፣ ቤኒ ጋንት መከላከያ ሚኒስተር በነበሩ ጊዜ ያኔ የቀረበው ህግ ለምሳሌ አሁን ከቀረበው ረቂቅ ህግ እጅግ በጣም በጣም አናሳ ነው። ማለትም ቁጥራቸው በጣም ትንሽ የሆኑ ሐሪዲሞችን ነበረ የሚያስገባ ወደ ውትድርና የሚመለምል። ግን ያ እንደገና በሶስት እጥፍ አድጎ፣ ምክንያቱም ኦክቶበር ሼባ ወይም ደግሞ ጥቅምት 7 የተፈጸመውን እግፍ እዚያም ታሳቢ በማድረግ እነዚህ አሁን ድሮ እንደነበረው አይደለም፣ አሁን ወታደሮች ብዙ ስለሚያስፈልጉን በሚል ሁኔታ በሶስት እጥፍ አድጎ የነበረው ረቂቅ ህግ እነ ቤኒ ጋንት ካቀረቡት፣ እነ ያይር ላፒት ካቀረቡት፣ እነ ናፍታሊ ቤነት ካቀረቡት ይህ ቀርቦ አሁን እነሱ የሚሉት ምንድን ነው? ሎ ይህን አንቀበልም ይላሉ። እናንተ ግን አቅርባችሁት የነበረው ከዚህ ሶስት እጥፍ ያንስ ነበረ። ያኔ ያላሰባችሁበትም ነበር። ያኔማ ጥቅምት 7 አልነበረም። ኦኬ፣ አሁንስ ቢሆን ቢያንስ እንኳን ለመጀመሪያ ደረጃ አንድ ሰው እኮ ረጅም መንገድ ለመሄድ አንድ እርምጃ መራመድ አለበት። ረጅም መንገድ ለመሄድ አንድ እርምጃ፣ ረዥሙን መንገድ በአንድ እርምጃ አይደርስበትም። አንድ ሁለት።
0: ለማንኛውም ያለው ግን እንቅስቃሴ ጋቢ፣ አሁን ያለው ሁከት በሐረዲ ማህበረሰብ ሰልፈኞችና በፖሊስ መካከል ያለውን ግጭት ስናይ የሐረዲ ማህበረሰብ የሚያደርጉት ተቃውሞ ሰልፍ በጣም ወደ ከፋ ሁኔታ እየሄደ ነው። የህብረተሰቡን የዕለት ከዕለት ኑሮ እየረበሸ የራሳቸውን ሆነ የሌላውን ሰው ህይወት አደጋ በሚጥል ሁኔታ መንገድ እየዘጉ ያለውን ሁኔታ ስናይ እንደው አሁን እንደምንወያየው ደረጃ በደረጃ ቢሆን ቀስ ብሎ በውይይት ይባል ሳይሆን ሙሉ በሙሉ ይቃወሙታል። በማይፈልጉበት ደረጃ ነው ያሉ መከላከያ ሰራዊት የሚለውን ሳይሆን ቶራን የጠበቀን ቶራ ይዘን ኖራለን ነው የነሱ ሀሳብ የሚመስለው እንጂ አንተ ባልከው መንገድ ቢሆን ጥሩ ነው። ለማንኛውም መንግስት በዚህ ሁኔታ ነገሮችን ካስኬደ መልካም ነው። ያኢር ላፒድ ምንድን ነው ያሉት? ሞሸ ጋፍኒ ግዘ የዛሬውን ውይይት እንግዲህ ያው አንተም ሰምተህ ይሆናል የሞሸ ጋፍኒ በጌቶ በይሁዳን በተጨፈጨፉበት ካምፕ ቶራ ይማሩ ነበር ያኔ። ስለዚህ ያኔ መከላከያ ሰራዊት አልነበረም፣ ቶራ እየተማሩ ነው የኖሩ። አሁንም መማር አለባቸው፣ እንማራለን፣ እንቀጥላለን ሲሉ ያኢር ላፒድ የኔ አባትና አያቴ ነበሩ፣ አባቴ ያመለጠ፣ አያቴ ግን መከላከያ ሰራዊት ስላልኖረ ተገደለ፣ እዛው ሞተ። መከላከያ ሰራዊት ስላልነበረ እኮ ነው ይሄ ችግር የደረሰብን፣ የተበተን፣ የተጨፈጨፍን የሚል ያው ምልልስ ነበር ኃይለ ቃል በመካከላቸው በክነሴት አባላትና እንግዲህ የተቃዋሚ ፓርቲዎች ይፈልጋሉ ይፈልጋሉ ነው። ዞሮ ዞሮ አንተ እንዳልከው አይፈልጉም አልህ እንጂ እንደሚፈልጉ ግዴታም እንደሆነ ነው የተቃዋሚ ፓርቲዎችም ሀሳባቸው እንደዛ ነው የምንረዳው። እንግዲህ
1: እርግጠኛ ነኝ እኔም እዛም በክነሴት ያለውን የፖለቲካ ሂደቱንም በአጠቃላይ እነዚህ ፖለቲከኞች የሚፈልጉትንም ያንም ተሞላ ጎደል ትንሽ እንረዳዋለን። እርግጠኛ ነን በአሁኑ ምርጫ አልፎ ከምርጫው በኋላ ሀሪዲሞች ከነ ያኢር ላፒድ ጋር እነ ናፍታሊ ቤነት ጋር አብረን ጥምር መንግስት እንመሰርታለን ቢሉ ይሄ እነሱ እንዲያውም ነፃ ወይም ደግሞ ፕቶር የእናንተ አክራሪ ወይም ደግሞ ተማሪዎች ይማሩ ኦሪት እንዲያውም ይጠብቀናል ብለው ሲናገሩ ልንሰማቸው እንችላለን። ምክንያቱም ይህን ምለው ምንድን ነው ባለፈው ሁለት ሳምንት እዚህ በጣም አክራሪ የሆነው የዲሞክራቲም የሚባለው ፓርቲ ሊቀመንበር ያኢር ጎላን እሱም ምክትል ኢታማዦር ሹም ነው የነበረ እና ያሉት ምንድን ነው እኛ ይሄ ስለ ሀሪዲሞች ወደ ውትድርና ይግቡና ይመልመሉ ይግቡ የሚባለው ይሄ ዝም ብሎ ነው፣ በአንደዚህ ማድረግም አይቻልም፣ ግን በሂደት ማድረግ ይቻላል፣ አሁን ግን ለፖለቲካ ነው የምንጠቀምበት ብሏል። ይህ ምንድን ነው ቀልድ ነው ያደረጉት። አሁንም እኛ እኔም በግሌ ሁሉም ማህበረሰብ በእስራኤል ያለ ዜጋ በሙሉ ወደ ውትድርና እንዲገባ እንዲያገለግል፣ ሁሉም ደግሞ ማንም እኛ የአሁን ወታደሮች ወጥተው እየጠበቁን እኛ እንደዚህ በነፃነትና በሰላም እያወራነ ሌላው ዝም ብሎ ሌሎች ይሄዱ እኛ እንቀመጥ የሚል ሁኔታ መኖር የለበትም። ግን ይህን ደግሞ በስምምነት የሚደረገው እንዲገቡ ማድረጉ የበለጠ ለሁሉም ጠቃሚ ነው።
0: ምርጫውም ሩቅ አይደለም እንግዲህ እንዳልከው፣ ከምርጫ በኋላም አይታወቅም ደግሞ ፓርቲዎች፣ የፓርቲ መሪዎች፣ ፖለቲከኞች እናያለን ሀሳቡን እንግዲህ ሀሳባቸው የሚቀየርም ከሆነ የሚለውጡ ከሆነ ሀሳባቸውን። ጥሩ ነው ጋቢ፣ በጣም እናመሰግናለን። ስርጭታችን እየተጠናቀቀ ስለሆነ ነው በጣም ነው የምናመሰግነው። መልካም ምሽት ይሆንልህ።
1: አመሰግናለሁ ወርቅነሽ፣ እንዲሁም ለአድማጮቻችን መልካም ምሽት።
0: መልካም ምሽት፣ እናመሰግናለን። የተከበራችሁ አድማጮቻችን ስርጭታችን እየተጠናቀቀ ነው። እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ጥቃት ሳይደርስ በቅርቡ ተጨማሪ ጥቃት ሊኖር ይችላል እያሉ እንደሆነ መረጃዎች ይወጣሉ። እንግዲህ የኢራንና የአሜሪካ ጉዳይ አሁንም በመካከላቸው ያለው ውጥረት እንደነገሰ ነው። የሚሆነው አይታወቅም፣ ድርድሩ ይቀጥላል ወይ ደግሞ ሌላ ያልተጠበቀ ነገር ሊፈጠር ይችላል። ውጥረቱ እንዳለ እንደሆነ እየተነገረ ነው። ዶናልድ ትራምፕ እንግዲህ ለእስራኤል ህልውና የኔ መኖር ወሳኝ ነው፣ በአሁን መጨረሻዎቹ ወራት ለእስራኤል ትልቅ ስራ ሰርቻለሁ ማለታቸው እንደዚሁ መረጃዎች እየወጡ ነው። እናመሰግናለን አድማጮቻችን። ለቴክኒክ ባለሙያው ለዛፈር ሳሊም ምስጋና ይድረሰው። ወርቅነሽ እሸቴ ነኝ። በስርጭታችን የተሳተፈ ሁሉም እናመሰግናለን። ነገ ጠዋት 6 ሰዓት ላይ እንደገና እንገናኛለን። በያላችሁበት ሰላም የሰፈነበት ደግ ይሁንላችሁ።